ጤና ይስጥልኝ አድማጮቻችን፣ እንደምን አደራችሁ? ይህ የዋልያ ራዲዮ ድምጽ ነው። የዋልያ ራዲዮ በየሳምንቱ ቅዳሜ ከ10 እስከ 11 ሰዓት ድረስ በፕራይስ ራዲዮ ሽቱትጋርት ስር በ99.2 ሜጋሄርስ ኤፍኤም እና በካብል ደግሞ ለምታዳምጡት 102.1 ሜጋሄርስ ለሽቱትጋርትና አካባቢው በአማርኛ ቋንቋ የሚያሰራጨውን ፕሮግራሙን ጀመረ። ሐሳባችሁን ለአድማጮቻችን ለማካፈል ለምትሹ ግለሰቦች የስልክ ቁጥራችን 0711 640044 ነው። መልካም ቆይታ።

ጤና ይስጥልን አድማጮቻችን፣ እንደምን አረፈዳችሁ። ይህ ከዋሊያ ሬዲዮ ኢትዮጵያ ድምፅ ስቱድዮ በአማርኛ ቋንቋ ከ10 ሰዓት ከ11 ሰዓት እየተጋጀ የሚቀርብላችሁ ሳምንታዊ ፕሮግራማችን ነው። እንግዲህ ዛሬ ለቱ ተኛ አቆጣጠር መስከረም 2019 ነው። እንደ ፈረንጆች 12/09/2026 ዓመተ ምህረት ነው። እንግዲህ አድማጮቻችን፣ እናንተም እንደተለመደው በስልክ ቁጥራችን 0711640044 ላይ በመደወል ሀሳብና አስተያየታችሁ እንድታካፍሉንና የዝግጅቱ ተሳታፊ እንድትሆኑ ከልብ ጋብዛችኋለሁ። መልካም ቆይታ።

እሻድ መስተችን በድጋሚ ደምን አረፈዳችሁ እንኳን አደረሳችሁ። እንግዲህ አዲስ አመታችን ጀምሯል። ስለዚህ ለዚህ አመት ለ2019 ለዘመነ ሉቃስ እንኳን በሰላም አደረሳችሁ በማለት የለቱን ፕሮግራማችንን እንጀምራለን። እንግዲህ በዛሬው ለተም የተለያዩ ተለይህንን አዲሱን አመታችንን በተመለከተ የተነጋገረን እንቆያለን። እንዲሁም አዲሱን አመት የሚያስታውሱን ዜማዎችም እናዳምጣለን። ከዚህም በተጨማሪ እንግዳ ስላለኝ እንግዳይን እንድትከታተሉ ጋብዛችኋለሁ። እንግዲህ ከዚህ በፊት የዚህ የአዲሱን አመት ዜማዎች ያዳመጣችሁ እንድትቆዩ ጋብዛለሁ። እንግዲህ መልካም አዲስ አመት።

0: እሺ መጥቻችን በተጋሚ እንኳን አደረሳችሁ መልካም በዓል። እንግዲህ የዛሬ እንግዳይን መስመር ላይ አግኝቻለሁኝ። እሳቸውም ከዚህ በላይ ወይም ለእናንተም በጊዜ መጀመሩ ወይም ይቅርታ አድማጮቻችን አሁን ከእንግዳይ ጋር ተገናኝቻለሁ። ስለዚህ ይህንን አመት በአባቶች በረከት መጀመር ስላለብን እንግዲህ አባታችን ክቡር ሊቀ ካህናት ዶክተር መራይ ተበጀ መስመር ላይ አሉ። እንግዲህ እሳቸው ይህንን አዲሱን አመት በቡራኬ እንዲጀምሩልን መልእክታቸው እንዲያስተላልፉልን ጠይቃለሁ። ሊቀ ካህናት አሉ?
1: አሎ
0: ሰሙኛል። እሺ እንግዲህ ለአድማጮቻችን የዚህን የአዲስ ዓመት ቡራኪዮትን እና ወጭቶትን እንዲያስተላልፉ ነጋብስኩት እና ሰውም ጊዜ ሰጥተው ስለ ቀረቡልኝ በአድማጮቼ ስም ከልብ አመሰግናለሁ። መልካም በዓልም እመኝልዎታለሁ። መጀመር ይችላሉ?
1: ይያርስልኝ ለቅድሚያ አመሰግናለሁ ወንድሜ ወዳጄ ዲያቆን ደሳለኝ ይህን እድል ሰጠ። በዚህ ዕለት በዚህ ሰዓት በዚህ ጊዜ ይህን መልእክት ለማስተላለፍ ከአንተ ጋር በመገናኘቴ በቅድሚያ ፈጣሪን አመሰግናለሁኝ። አሁን እንግዲህ አድማጮችንም አሳስበው በቅድሚያ የምታዳምጡ ወገኖቼ ሁሉ ህሊናችሁን ለጽህ ሰብሰብ

ዘመናት ጌታ ዘመናትን የምታቀዳጅ ነብዩ ዳዊት እንደተናገረ ወተዋር ከአክሊለ ዓመተ ምሕረት ወይ ጸግቡ ጠላተ ገዳም ወይ ረው አድባረ በር ብሎ እንደተናገረው ማለት ነው። ይህን የጠል ጊዜ የልምላሜ ጊዜ ስለምታሳየን በሀገራችን በኢትዮጵያ ያሉትን ወገኖቻችንን ሁሉ ጌታ ሆይ በበረከትህ እንድትጎበኝልን እንለምናሃለን። ቅዱስ አምላክ ሆይ የሁላችንን አባት የሁላችንን ፈጣሪ የሁላችንን መማፀኛ አንተ ነህ። ይህን ዓለም ካለመኖር ወደ መኖር ያመጣህ፣ ከመኖር ደግሞ ወደ አለመኖር የምታሳልፍ፣ ሁሉን ያስክ፣ ሁሉን የምትገዛ ሁሉ ባለቤት አንተ ነህና ጌታ ሆይ እንሆ ወደ አንተ እንለምናለን፣ ወደ አንተም እንማጸናለን። ቅዱስ አምላክ ሆይ ሕፃናቱን አሳድግልን፣ ሕያዋንን ጠብቅልን፣ የሙታንን ነፍስም ማርልን። ቅዱስ ሆይ ሁልጊዜ ከእኛ ጋር ትሆን ዘንድ በዚህ ዕለት በዚህ ሰዓትም በቅድሚያ አባታችን ሆይ ብለን እንለምንሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይልም ምስጋናም ለዘላለሙ አሜን። እመቤታችንን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባል። አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ውድ ወገኖቻችን ቸሩ አምላካችን ከዚህ ዕለት ከዚህ ሰዓት አድርሶ እነሆ ቅዱስ ቃሉን እንድንሰማ ስለፈቀደልን አሁንም እንደገና ክብር ምስጋና ለሱ ይሁን። ስለ ዘመን መለወጫ ስንነጋገር ዘመናት እየተከፋፈሉ በየጊዜው በማቴዎስ፣ በማርቆስ፣ በቅዱስ ሉቃስና በቅዱስ ዮሐንስ ስም ተሰይመው ዘዓመታት፣ ዕለታት፣ ሰዓታት፣ ደቂቃዎች ሁሉ ይቆጠራሉ። ከትንሹ ሴኮንድ ጀምሮ እስከ ደቂቃ፣ ከደቂቃ እስከ ሰዓት፣ ከሰዓት እንግዲህ እስከ ዓመት ደርሶ ዓመቱ ደግሞ ዘመነ ማርቆስ አልፎ ዘመነ ሉቃስ ተተክቷል። ትናንት ብለዋል። እንግዲህ የዘመናትን የምንጠቀምባቸው እኛ የሰዎች ልጆች ነን። ዘመናቱማ ዘመናት ናቸው፣ ጊዜያቶችም ጊዜያቶች ናቸው። እግዚአብሔር አምላክ እንደፈጠረና እንደፈቀደ ማልቱና ሌሊቱ እየተፈራረቀ ከዚህ ጊዜ እያንዳንዳችንን ደርሰናል ማለት ነው። እንግዲህ ሁላችሁም እንደምታውቁት በዚህ ዓመት ውስጥ እንኳን በዓለም ዙሪያ የተፈጸመውና የሆነው የሚሆነውም እጅግ ብዙ ነው። ሆኖም እያንዳንዳችንን እኛ ክርስቲያኖች ወደ እግዚአብሔር ቀርበን ለንስሐ ተዘጋጅተን በስነ ስርዓት በኑሯችን በምንኖርበት በምንወጣበት በምንገባበት ቦታ ሁሉ የእግዚአብሔር ተገዥ

0: ች በመሆን በክርስትናዊ ህይወት ደግሞ ጸንተን እንድንኖር ቅዱሳት መጻሕፍት ያዙናል። ህይወታችን በእግዚአብሔር እጅ ያለ ስለሆነ እግዚአብሔርን በየጊዜው ልናመሰግንና በጸሎት ልንተጋ እንዲሁም ደግሞ በህይወት ዘመናችን ለስራ፣ ለትምህርት፣ ለእውቀት፣ ለጥበብ ተግተን በእግዚአብሔር ቤት እየተመላለስን ሃይማኖታዊ ከሆነው ነገር ሁሉ ሳንርቅ አባቶቻችንን እስካሁን ደንግገው ባኖሩልን ህግና ስርዓት ተወስነን መኖር እንዳለብን ዘመናት ያሳልፉናል፣ ያስረዱናል። በእነዚህ በዘመናት ውስጥ የተፈጸሙ ድርጊቶች በሰማይና በምድር እንዲሁም በዓለም ዙሪያ ስንመለከት እጅግ ረቂቅ ድንቅ የሆነ የእግዚአብሔር ስራ እንመለከታለን። ነቢዩ ዳዊት እንደተናገረው ግሩም ግብርከ ስራ ድንቅ ነው ብሎ ያመሰግናል። አዎ የእግዚአብሔር ስራ እጅግ ድንቅ ነው፣ የማይመረመርም ነው፣ ተመርምሮም የማይደረስበት ነው። ሆኖም እግዚአብሔር ቅሩብ ለየዋህ ልብ ይላል። እግዚአብሔር ቅልል ህሊና ላቸው ሰዎች ሁሉ እጅግ ቅርብ ነው። ይህን የምናየውን ዓለም እጅግ ግሩም ድንቅ የሆነ እንግዲህ ይህን ዓለም ስንል በሰማይም በምድርም በባህርም በየብስም ያለውን ፍጥረት ሁሉ ተመልክተን ወደ እግዚአብሔር ግሩም ድንቅ ስራ ስንመለከት እኛ ሰዎች እግዚአብሔር እንዴት ግሩም ድንቅ አድርጎ እንደፈጠረን እና በዚህ በምንኖርበት ዓለም ውስጥ ከእግዚአብሔር ፊት እንዳንርቅ ቅድስት ቤተክርስቲያናችንን ታስገነዝበናለች። በዚህ ዙሪያ በእውነት ስለ እውነት በምንመለከትበት ጊዜ ሀገራችን ኢትዮጵያ በአሁኑ ጊዜ ያለውን ስንመለከት እጅግ ጥልቅ የሆነ ሀዘን ይሰማናል። በተለይም በባዕድ ሀገር የምንኖር በዚህ በአውሮፓም በአሜሪካም በካናዳም በአውስትራሊያም አሁን በአፍሪካ በዓለም ዙሪያ ለምንኖር ኢትዮጵያውያን አዲስ ዓመት ልዩ ስሜት ያሳድርብናል። ነቢዩ ዳዊት አሁንም ወደ እሱ ልመለስና ወትባርክ አክሊለ ዓመተ ምሕረትከ ወይ ጸግቡ ጠላተ ገዳም ወይ ረውዩ አድባረ በዱ። እንዳው እዚህ በአደይ አበባ በአረንጓዴ ዛፎች፣ ቅጠሎች፣ ተራራዎች፣ ምድረ በዳዎች፣ ሸለቆዎች ውሃ ሲያፈሱ ሜዳው በልምላሜ ሳር ተሞልቶ ተራራው አቀበቱ በአደይ አበባ የአደይ አበባን ተጎናጽፎ ሰማይ ደግሞ በከዋክብት አሸብርቆ የሀገራችንን ሰማይና ምድር በዚህ በመስከረም ወር መጀመሪያ ጀምሮ ስንመለከተው ስለ ስነ ፍጥረት እጅግ የምንማረው ብዙ አለ። ያ ይብዛ የሚነስብ እንኳን በአሁኑ ጊዜ ድርቅ ቢኖርም የሀገራችን ልምላሜ አሁንም በውጭ ሀገር ላለ ነው ሁሉ ሁልጊዜ ይታየናል። እግዚአብሔር ደግሞ ዓመተ ምሕረቱን ባርኮ ቀድሶ ለወገኖቻችን፣ ለሕዝባችን፣ ለሀገራችን እንዲሰጥልን በዚህ በባዕድ ሀገር ያለን ሁላችንም አምላካችን እግዚአብሔርን ሁልጊዜ ልንለምነውና በበረከቱም እንዲጎበኘን ሁላችንም እንበረታ። በዚህ አጋጣሚ ጊዜ ላሳስብ አችሁ ወዳለሁ ውድ ወገኖቼ፣ የተወደዳችሁ እግዚአብሔር ቤተሰቦች፣ በእውነት በዚህ ዕለት ስለ ሀገራችን እና ስለ ቤተ ክርስቲያናችን ሳናስታውስ ብናልፍ የሕሊና ወቀሳ ይደርስብናል ብዬ ገምታለሁኝ። ስለዚህም አንዳንድ ሁኔታዎችን ለመናገር እፈልጋለሁ። ሁላችሁም በብዛት እንደምታውቁት በሀገራችን ከዛሬ 60 ዓመት ጀምሮ ቤተ ክርስቲያንና መንግስት ተለያይተዋል ከተባለበት ወይም ደግሞ ዙፋን እና መንበር ተያይዘው ከወደቁበት ጊዜ ጀምሮ ሀገራችንን ሰላሟን አጣ። ሁልጊዜ በተለያየ ምክንያት በተለያየ ሁኔታ የጭንቀት ዘመን ሁልጊዜ በፊታችንን እንደተፈራረቀ ነው። እንደኔ በእድሜ ገፋ ያሉት አባቶቻችንን፣ እናቶቻችንን፣ እህቶቻችንና ወንድሞቻችንን የሚያስታውሱት ብዙ ነገር ይኖራል። ባለፉት ዘመናት በንጉሠ ነገሥቱ ጊዜ ጀምሮ ማለት ነው፣ ችግር የለም ማለት አይደለም። ችግር አለ፣ ግን እንዳሆኑ ሀገርም ቤተ ክርስቲያንም ህዝብም ወገንም ትውልድም የተጨነቀበት ጊዜ አለ ብለን አናስብም። ውድ ወገኖቻችን፣ የቤተ ክርስቲያናችን አንድነት ተመለሰ ብለን ደስታችን ሳንጨርስ ማለት ነው የጎጥ ሲኖዶስ መቋቋም፣ የእርስ በርስ እልቂትና ፍጅት፣ የአብያተ ክርስቲያናት ቃጠሎ፣ የክርስቲያኖች ጭፍጨፋ፣ ሆን ብሎ የካህናት እና የአብነት ትምህርት ቤት ተማሪዎች እንዲሁም የሊቃውንቶቹ መገደል፣ የሰዎች ጠለፋ፣ ከቤታቸው ተነስተው በሰላም ወደ ፈለጉበት ለመድረስ አባትና እህት ወንድምን ቤተ ዘመድን ለመጠየቅ የወጡት በየቦታው እየተጸለፉ፣ የመሬት መንሸራተት፣ የጎርፍ ማጥለቅለቅ፣ ረሃብና ጽም፣ እስራትና ስደት፣ ብሎም የኑሮ ውድነት፣ የመሪዎች አስመሳይነት፣ በአጠቃላይ የሰላም መጥፋት በእናት ሀገራችን ላይ በመከሰቱ በውጭ ያለንም ይሁን ሆን በሀገር ውስጥ ያለ ነው ሁላችንን እንደሚያሳዝነን ይሰማኛል። በእውነቱ ከዚህ ላይ ላሰምርበት የሚገባኝ አንድ ጉዳይ አለ። በአሁኑ ጊዜ በየትኛውም ቦታ ይሁን በምስራቁም፣ በምዕራቡም፣ በሰሜኑም፣ በደቡቡም በሀገራችንን ውስጥ ገዳዮቻችንን ገዳዮች የሆኑትን ማንኛውንም አካል እኛ ሁላችን አንገልም፣ አትግደሉን እንበላቸው። ማንም ይሁን ማን በየትኛውም ቦታ ይህን በእውነት አበክሬ ልናገር እወዳለሁ። እንዳንድ ሽማግሌ ሰው አሁንም ቸርነቱና ምሕረቱ እጅግ የበዛ ቸሩ አምላካችን ሐዘናችንን ወደ ደስታ፣ ጠባችንን ወደ ፍቅር፣ መለያየታችንን ወደ አንድነት ለውጦ በሰላምና በፍቅር የምናሳልፈው ዘመን እንዲያመጣልን አጥብቀን ልንጸልይ ይገባናል።
1: አሜን።
0: የሰራዊት ጌታ የአምላካችን እግዚአብሔር ሰላምና ፍቅር ለሀገራችን እና ለቤተ ክርስቲያናችን ቸርነቱም ለሁላችን ይሁን።
1: አሜን።
0: የአምላክ እናት የቅድስት ድንግል ማርያም የጭንቀት ላያ ልመናም አይለየን።
1: አሜን።
0: እግዚአብሔር ዘመኑን የደስታ የሰላም የፍቅር የህብረት የአንድነት እንዲሁም የጥጋብ ጠግበን ሰውነስ ለመበደል ሳይሆን እግዚአብሔርን ያመሰግን እኛም ከመከራ ተለርቀን ከመከራም ተለይተን የሰላምና የፍቅር ሰዎችን እንድንኖር ሸሩ አምላካችን ይርዳን።
1: አሜን።
0: መልካም አዲስ አመት ውድ ወገኖቼ። ምንም እንኳን እጀባዱ ቢሆንም እንቁጣጣሽ ላቸዋለሁ። ያመት ያመሰው ይበለን።
1: አሜን።
0: ስማይልን። አሜን።
1: አሜን። እግዚአብሔር ስትልል ከካናት ከበነት በጣም ከልብ አመሰግናለሁ። ትክክለኛ የአዲስ አመት መልእክት ነው። አዲስ አመት ቅዱስ ዮሐንስ ነው። ቅዱስ ዮሐንስም እንዲህ እንደርሳ አይነት መልእክት በማስተላለፉ የደረሰበትን መከራ እናስታውሳለን። እሱንም ለመስተዋስ በየአመቱ እንግዲህ ቅዱስ ዮሐንስ ብለን የሶነ በዓል እናከብራለንና ትምርቱ ይሄ ነው። እንግዲህ አዲሱ አመት ትምርት ይሄ ነው። ማንም ትልቁን ትንሹን ሳይፈሩ እንዲህ አይነት ንግስታቱን መኳንንቱንም ሁሉ መገሰጽና ማስተዋስ በርግዚ ላይ ዛሬ ተክሳጽ አላየሁም ቢሆንም በዚህ መልኩ በሰላስታውሱልን ከልብ አመሰግናለሁ። እና ከዮሐንስ ትምህርትና ስብከካ ስለተገናኘም ደስ ብሎኛል። ሊቀካናት እንግዲህ ሌላ ምናልባት እንዲነግሩን የምፈልገው የዛሬ ሳምንት ታላቅ በዓል አለን። እንግዲህ እርሶ የዛሬ 40 ምናምን አመት በፊት ብቻዎትን ጥቂት ሰዎች ጋራ በትውስት ቤተክርስቲያን ነበሩ። በዚህ ሰዓት ግን ቤተክርስቲያናት እንዳሸን ፈልተው ጀርመን ብቻ አይደለም በአውሮፓ በመላ አሉ። እንግዲህ የዚህ ሁሉ ፈርቀዳጅ እርሶ ነዎት። አሁን ደግሞ በድጋሚ የዛሬ ሳምንት ሌላ የምንሰማው ደስታ እንዳለ ነው የማውቀው እና ስለ እሱ ትንሽ ቢነግሩኝ ወይም ለአድማጮች ቢነግሩልኝ።
0: እግዚአብሔር ይስጥልኝ። በጣም አመሰግናለሁ ይህንን ምድል በማግኘት። እንደገና ስለ ቅዱስ ዮሐንስ አንስታል። ቅዱስ ዮሐንስ መሰዋቱ መታረዱ ብቻ ሳይሆን ቅዱስ ዮሐንስ ለኛ ለኢትዮጵያን ደግሞ በአባቶቻችን አናነጋገር ትልቅ አባባል አለ። አብሮ የበላን ቅዱስ ዮሐንስ አይሽረውም ይባላል። እና አዲስ ዘመን እንግዲህ የፍቅር የሰላም ነው ማለት ነው። ስለሆነ አባቶቻችንን ወላጆቻችንን በዚህ ተጠቀማሉ። አሁንም የፍቅር ባለቤት ቸሩ አምላካችን ከሁላችን ጋር እንዲሆን እንደገና እመኛለሁኝ። ስለዚህ ስለ በዓሉ ስለሚሆነው ነገር ስላነሳህልኝ አድማጮቻችን የሚያሰለች ካልሆነ ትንሽ መናገር እፈልጋለሁኝ። ይኸውም ምንድን ነው እንግዲህ ከዛሬ 45 አመት ነው ሁኔታው የተጀመረው። በዚህ በባዕድ ሀገር አንድ ሁለት ሶስት የሆን ወንድሞች በአንድ ላይ ሆነን ሁኔታዎችን ስናይ ምንም አይነት የቤተ ክርስቲያን አገልግሎት በአውሮፓ ውስጥ ስላልነበር ስለማይሰጥም ለትምህርት የመጣን ወንድሞች በአንድ ላይ ሆነን ቤተ ክርስቲያን ብናቋቋም ከህዝቦቻችን ከወገኖቻችን ጋር እግዚአብሔር ቃል ብንሰባሰብ እንዲሁም የጀመርነውም እዚሁ በቅዱስ ዮሐንስ ዘመን መለወጫን ለማክበር ብለን ነበረ የጀመርነው ከዛሬ 45 ዓመት። ከዚያ በኋላ እንግዲህ ደግሞ ዘመኑ ያው የቀዳማዊ አጼ ኃይለሥላሴ ዘመነ መንግስት ወርቆ የደርግ ጊዜ ነው የነበረውና እንደ ልብም የበጋን ጊዜ መናገርም መስበክም በሃይማኖት ስም መሰባሰብም በጣም አስቸጋሪ ነው የነበረው። ሆኖም በዚያን ጊዜ ጀምሮ ከዛሬ 45 ዓመት በፊት ጀምሮ በዚህ በጀርመን ሀገር በስደት ለወጡ ወገኖቻችንን ማለት ነው በስደት ቤተ ክርስቲያን ሲቋቋም ይሄ በኮለኝ ቦን ርዕሰ አድባራት ደብረ ሰላም ቅዱስ ሚካኤል ቤተ ክርስቲያን የመጀመሪያው በዓለም ውስጥ የመጀመሪያው ፋና ወጊ ቤተ ክርስቲያን ነው። እንግዲህ ከዚያን ጊዜ ጀምሮ ከዕለት ወደ ዕለት ሁኔታዎች እየተስተካከሉ ህዝበ ክርስቲያኑም እየተባበረ በመሄዱ አሁን በሀገረ ስብከት ደረጃ ከፍ ብሎ የጀርመንና የአካባቢው ሀገረ ስብከት ተቋቁሟል። ከዚህ ሌላ ከዛሬ 40 ዓመት ጀምሮ በአካባቢው ጎረቤት ሀገሮችም ማለት እንደ ኔዘርላንድ፣ እንደ ቤልጅግ፣ እንደ ፈረንሳይ፣ እንደ ኦስትራሊያ፣ እንደ ስዊዝላንድ፣ እንደ ስካንዲናቪያን ሀገሮች በሌሎችም ቦታዎች በመላው አውሮፓ ማለት ይቻላል እየተዘዋወርን ትምህርት ማስተማር ህዝቡን ማሰባሰብ ጀመርና በአሁኑ ጊዜ አሁን እነዚህ በጠራቸው ሀገሮች ሁሉ አብያተ ክርስቲያናት ተቋቁመው እንደዚሁም ደግሞ ሀገረ ስብከትም ይገኛል ማለት ነው። ይህ እንዳለ ሆኖ እንግዲህ ብዙ መናገር ማስፈላጊ ስላልሆነ ወደ ዕለቱ መርሃ ግብራችን የዛሬ ሳምንት በሚደርገው ለመናገር ያህል እንግዲህ ራሱን የቻለ ቤተ ክርስቲያን ከዚህ ኮላይም ቦን ገዝተን በመገልገል እንገኛለን። በእውነቱ ሰፋ ያለ ቦታና እንዲሁም ደግሞ ቤተ ክርስቲያንም አለን። ሆኖም ትውልዱ ከዕለት ወደ ዕለት የበዛ ተጠቃሚውም ደግሞ እንደዚሁ ፍላጎቱ ከፍ ስላለ ሌላ ሰፊ ቤተ ክርስቲያን አስፈላጊ ሆኖ በመገኘቱ ከፍተኛ ጥናት ተደርጎበት ያለንን ለማስፋት ከፍተኛ ጥናት ተደርጎ ብዙ ገንዘብም ወጪ ከሆነበት በኋላ የሚይዘው ደግሞ ሲሰላ የሚይዘው ህዝብ በጣም አነስተኛ በመሆኑ ከሮማ ካቶሊካዊት ቤተ ክርስቲያን ኮለኝ የሚገኘው ሀገረ ስብከት ጋር በመነጋገር ሰፊ ቤተ ክርስቲያን በማግኘታችን እንግዲህ የዛሬ ሳምንት ዛሬ ቅዳሜ በእኛ 9 እና 10 መስከረም 9 እና 10 በፈረንጆቹ ደግሞ 19 እና 20 ታላቅ ፕሮግራም አለን። አንደኛ እስካሁን ድረስ እዚህ በ45 ጉዟችንን የራሳችን የሆነ የመቃብር ቦታ አልነበረንም። አሁን ግን ከመዘጋጃ ቤቱ ጋራ በመነጋገር የራሳችን የመቃብር ቤት ቦታ እንዲኖረን በማድረግ ያ የመቃብር ቦታ በሚቀጥለው ሳምንት በሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ዲዮናስዮስ ይባረካል። ከዚያ ህዝበ ክርስቲያኑ በአንድ ላይ እንደተሰባሰበ ዘመር እግዚአብሔርን እያመሰገን ደግሞ ወደ አዲስ ወዳገኘ ነው ታላቅ ቤተክርስቲያን ወደዚያ እንሄዳለን። መርሃ ግብሩ እንደሚጀርበትም በዚህ ሰዓት ብናገር መልካም ነው። 4:10 በፈረንጆቹ ብናገረው መልካም ይመስለኛል። ወይም ደግሞ በእኛም ቢሆን 10 ሰዓት ላይ በፈረንጆቹ 14 ሰዓት ላይ እንገናኛለን። 15 ሰዓት ላይ የመቃብሩ ቦታ ቡራኬ ይሰጣል። ከዚያም ተያይዞ ወደ አንድ መገናኛ ቦታ እንሄዳለን። ከዚያ በአንድ ላይ ሆነን ደግሞ እየዘመርን ስለ አድኖ ጽና መስቀል ይዘን ወደ አዲሱ ቤተክርስቲያን እንገባለን። በዚህ ጊዜ በእውነቱ በንግዳቸው በጀርመንኛው በአማርኛው የሚሆን ታዋቂ ዘይቅ የሆኑት ልዑል ዶክተር አስፋ ወሰን አስራተ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን እና የጀርመንን ሀገር ታሪክ ሁለቱን በማዛመድ ንግግር ያደርጉልናል። ከዚያም ተጋባዦች እንግዶች አሉ። መላ ሌሊቱን አገልግሎት ይሰጣል እና በዚህ አይነት ወደ ትልቁ ቤተክርስቲያን እንዘዋወራለን ማለት ነው። ስለዚህ ምናልባት ፕሮግራሙም አንተም ስላለህ የበለጠ
1: መልእክት
0: ታስተላልፍላቸው ትችላለህ። ሁኔታው ይህን ይመስላል። በእውነቱ በዚህ አዲስ ዓመት እግዚአብሔርን እናመሰግናለን። አዲስ ልብ፣ አዲስ መንፈስ፣ አዲስ ህይወት፣ አዲስ ትምህርት ማለት ከመጻፍ ቅዱስ ይወጣ ሳይሆን መንፈስን የሚያነቃቃን የሚበረታታ ህይወት ወደፊት በህብረት ባንድነት እንድንወረን በቅድሚያ ቸሩ አምላካችንን እናጸናለን። በተለይም ደግሞ እግዚአብሔር አምላክ ማቱን ወደ ምረት ቁጣውን ወደ ትግስት ለውጦ ሀገራችንን ኢትዮጵያን መልሽ ማስራት ብን ሀገሬ ነው። ስለዚህ ማቱን ወደ ምረት ቁጣውን ወደ ትግስት ለውጦ ሀገራችንን ኢትዮጵያን ደስ እንዲያሰኝልን ሀገራችንን ወገናችንን እንዲባርክልን አሁንም እንጸልያለን። ከዚህ በሚጸልየው ጸሎት ሁሉ ሀገራችን ወገኖቻችንን አንረሳም። እነሱም እንዳይረሱን
1: እሺ፣ ልቀ ክህናት ከልብ አመሰግናለሁ ስለሰጡን ሰፊ ማብራሪያና በእውነት ትምህርት። ቡራኬ ሁሉ ከልብ አመሰግናለሁ። መልካም አዲስ ዓመት። ደህና ያሉ ልቀ ክህናት።
0: እሺ፣ መልካም አዲስ ዓመት አሁንም ለአንተም ለቤተሰቦችም እንደዚሁም ደግሞ ለውድ ወገኖቻችን በሙሉ ለሚያዳምጡን ሁሉ ሰላም ይሁንልን።
1: አሜን አሜን። ልቀ ክህናት መልካም ቀን።

0: እሺ አድማጮቻችን በቀሪዎች ጊዜያቶች እየደወላችሁ ዘመድ ወዳጆቻችሁን ቤተሰቦቻችሁን ሁሉ መልካም አዲስ ዓመት ማለት ትችላላችሁ። ከዛ ፊት እኔ ያሉ አንዳንድ መልክቶችን አቀርባለሁ። መልካም ቆይታ።
1: ጤና ይስጥልኝ። እንደምን አደራችሁ? እንደምን ሰነበታችሁ? ውድ የሬዲዮ ፕሮግራም አዘጋጆች እና አድማጮች በመጀመሪያ ይህንን የቅዳሜ አየር ሰዓት ስለሰጣችሁኝ ከልብ አመሰግናለሁ። ባለፈው ሳምንት በሽቱትጋርት ከተማ በተዘጋጀው ፍራሽ አዳሽ ኮሜዲ ቲያትር ላይ ተገኝታችሁ አዳራሻችንን በሳቅ ያደመቃችሁና ድንቅ ድባብን የፈጠራችሁልን ውድ ታዳሚዎች ላሳለፍነው የማይረሳ ጊዜ እጅግ የከበረ ሰላምታ ይድረሳችሁ። በሌላ በኩል ደግሞ በዕለቱ በነበረው የሳይክል ውድድር ምክንያት መታችሁ አዳራሽ ውስጥ መገኘት ላልቻላችሁ እጅግ በጣም እያዘንን፣ በሚቀጥሉት ፕሮግራሞች ላይ እንዲህ አይነት ውዝግብ እንደማይኖር ተስፋ እናደርጋለን። በመጨረሻም እንኳን ለ2019 አዲሱ የኢትዮጵያ ዘመን አደረሳችሁ። አዲስ ዓመት የሰላም የፍቅርና የደስታ ይሁንልን። መልካም አዲስ ዓመት፣ መልካም ቅዳሜ። ሰላማዊት ነኝ። ሰላም አሉ።
0: እሺ፣ ሰላም። እናመሰግናለን ስለ መልእክቱ፣ ስለ መስታወሻው። ሻርማቻችን ከዚህ ጋር እንግዲህ ተያይዞ ለዛሬ ሳምንት እዚህም የሬዲዮ 30ኛ ዓመት በዓል ስለሚከበር ለዚህ እንድትተባበሩን ባለፈው ጠይቀን ነበረ እና የተወሰኑ ተባባሪዎች አግኝተናል። አሁንም ካላችሁ የቀራችሁ እኔ ጋ ወይም ተስፍሽ ጋር በመደወል እንዴት ልትረዱ እንደምትችሉ እንድታሳውቁ ማስታወስ ፈልጋለሁኝ እና በአሉን ነገር እንዳትረሱት። ከ15 ሰዓት ጀምሮ ነው የሚካሄደው የዛሬ ሳምንት። ከ15 ከ22 ሰዓት ድረስ የሚቆይ ልዩ ፕሮግራም ነው። 30ኛ ዓመቱ ነው። እኛም በዚህ ውስጥ ወደ 20 ዓመት በላይ አብረን ያለንበት በዓል ስለሆነ እንግዲህ አብረን እንድናከብር ጠይቃችኋለን። በተለይ በዓሉን በማክበር በመተባበር የበለጠ አብሮነታችንን መግለጹ እና የበለጠ መተባበሩ በጣም አስፈላጊ ነው። እንዲህ አይነት እድሎች በአንዳንድ ቦታዎች እየተዘጉና እየቀሩ ነው። ብዙ ፈተና አለ። ለምሳሌ አሁን አኤፍዴ ስልጣን በያዘባቸው ወይም እሱ በሚያስተዳድራቸው ቡንድስላንድ ውስጥ ይሄ እድል አጣብቂኝ ውስጥ ገብቶ ሌላ ጣጣ ውስጥ ነው ያለ ነው። ስለዚህ እኛ ደግሞ ይሄንን ተንከባክበን ከዚህም ከዛም ነገር ጠብቀና ተደጋግፈን እንድናቆየው ጥሪ ማድረግ እፈልጋለሁ። ይሄ ነው ያለው መልእክት እና እንዳልኳችሁ ባለችው ጥቂት ጊዜ መልእክቶቻችሁን አዲስ ዓመት ማስተላለፍ ትችላላችሁ። እንግዲህ አዲስ ዓመት ዜማዎችን እየሰማን እንቆያለን።

እርሻ ማለታችን በድጋሚ እንኳን አደረሳችሁ መልካም አዲስ አመት እንዲሆንላችሁ ከልብ እንመኛለን። እንግዲህ እናንተስ ከተደወሉ ድረስ እኔም እንኳን አደረሳችሁ ማለት ፈልጋለሁ። የዚህ የሬዲዮ ፕሮግራማችን ድምቀትና ውበት ሆናችሁ የቆያችሁ በእውነት ኢትዮጵያውያን እና ኤርትራውያን አድማጮችን በዚህ አጋጣሚ እንኳን ከዘመነ ማርቆስ ወደ ዘመነ ሉቃስ በሰላም አሸጋገራችሁ እላለሁ። እንግዲህ ከዛሬው በተለይ ደግሞ ልዩ እንግዳ ክቡር ሊቀ ካህናት ዶክተር መራይ ተበጀ ጀምሮ ለወነት በዚህ አመት በዋልያ ሬዲዮ ኢትዮጵያ ድምጽ እንግዶች የነበራችሁትን በሙሉ አሁን ሳስብ ማስተርሻን በደንብ ስንት ስላላርኩት ብዙዎችን ወይ ማንዳንዶችን ትቼ ከሆነ ይቅርታ እየጠየቁ እና ዶክተር ፈቃዱን ሉል አስፋውሰን አስራተን እንዲሁም ወንድሜ ባንተምለካዬ ሊሆን ከልብ ከልብ አመሰግናለሁ። እንኳን አደረሳችሁ ላለሁ ማለት ነው። ሌላው ይሄ ፕሮግራማችን ያው ትንሽ አጋዥ ጥረት ስላለብን አንዳንዴ እኔም ያው በቻልኩ ጊዜ የምመጣው በመቀርበት ጊዜ ግን ፕሮግራሙ እንዳይቋረጥ በራሱ ጊዜና አነሻሽነት በእውነት ሙዚቃዎችን ፕሮግራሞችን እየመራረጠ እያቀረበልን የፕሮግራማችን አካል የነበረ ወንድሜን ተስፋዬ ተክሌን ሬዲዮ ማለት ከኤርትራ ሬዲዮ ከልብ አመሰግናለሁ ተስፍሽ። ሌላ እንዲሁ የጋና ሬዲዮ ባልደረባይም እንዲሁ ማርቪን እሱም ይህን አርገው ያን አርገው የዛሬ ሳምንቱን የዛሬ ይሉትን እንዲህ የመሳሰሉትን ስለው እሱም እንዲሁ እየታዘዘኝ ከማስተናገዱ ጋራ ስለነበረበት ወንድሜን ከልብ አመሰግናለሁኝ። ሌላው እንግዲህ በመጨረሻም ቢሆን መጨረሻ ነው ማለት ግን አይደለም ውድ ቤተሰቦቼን ማለትም ባለቤቴን ዘረ ማህሌት አየለንና ልጆቼን ሜላት እንዲሁም ማማ ስላሴን እና ኒክላስን እንኳን አደረሳችሁ ላለሁ። ለምን እኔም ይህን ጊዜ ለዚህ ሬዲዮ እንድሰጥ የናንተ የቅርብ ድጋፍና ትብብር ስላለ ነው እዚህ መምጣት የምችለው ባለችኝ ትርፍ ጊዜ እንኳን ቢሆን። ስለዚህ እናንተንም ቤተሰቦችን ከልብ አመሰግናለሁ። እግዚአብሔር ይስጥልኝ እላለሁ። መልካም አዲስ አመት በድጋሚ። እንግዲህ አድማጮቻችን ዛሬ በአውደ አመት ማግስት ያስተናገድኳችሁ እኔ ደሳለኝ አየለ ነኝ። እና መጮ እግዚአብሔር ሳምት ደግሞ ሰላም የጤና እንዲሁም መልካም በዓል እንዲሆንላችሁ እንግዲህ መብላት መጠጣ ዛሬ ይጀምራልና ከዚህ ከምግብ መጠጥ ጋራ ያው ዛሬ እንትኑ በዓሉ ዛሬ ስለሚጀመር ትናንት አርብ ለት ስለዋለ እንግዲህ በዓል ደግሞ ጥሩ ሲበላ ጥሩ ሲጠጣ ነው እና በዓልነቱ የሚታወቀው። እናንተም እንግዲህ ዛሬ ወደዛ እየሄዳችሁ ነው እና ይሄንን እንትንላለሁ ተውሳችኋለሁ እና በድጋሚ መልካም አዲስ አመት እላለሁ።

0: هالو، يسمعشا؟
1: الو الو الو
0: ما قتلت تجمر
1: ماشي،
0: تتشالش
1: ያው
0: قصته.
1: ساعات የለም ግን
0: አንድ
1: ባጭሩ
0: ደቂቃ አለሽ፣ አንድ ተኩል።
1: እሺ። በመጀመሪያ ደረጃ ያው ሊቀ ካህናትን እንኳን ለአዲሱ ዓመት ከመላው ቤተሰቦት ጋር በሰላም አደረሰዎት። ድምፃቸውን ስለሰማሁ ደስ ብሎኛል። ትምህርቱም ጥሩ ዓመት በዓሉን በተመለከተ ደስ ብሎኛል። እንዲሁም በእኔ በግሌ ከቤትና ቤተሰቤ ቤተሰቦቼ ሲታመሙ በጸሎት ሲያርፉ ደግሞ በጸሎት ፍታተ ጸሎት በማድረግ ከጎኔ ስለነበሩ ከነ ባለቤቱ ከልብ ከልብ አመሰግናለሁ። እድሜን ረጅም እድሜና ጤና እንዲሰጡትም በዚሁ አጋጣሚ መግለጽ ፈልጋለሁ። እንዲሁም ጠቅላላ ላሉ ሽቱትጋርትም፣ በተለያየ ቦታ በአውሮፓም በአሜሪካም ሁሉም ያሉት ወዳጆቼ ሁሉ ከኢትዮጵያም በሀዘኔ ጊዜ ከጎኔ ሆነው ቤት መጥተው ያጽናኑኝን ብዙ ነገር እኔ ለሰው ብዙ እንደዚህ አይደለሁም፣ ግን በጣም ከጎኔ ሆነው ሀዘኔን ለማስረሳት ከተለያየ ቦታ መጥተው በቤቴ በስልክም እንዲህ ላጽናናችሁኝ ሁሉ ከልብ ከልብ አመሰግናለሁ። ወንድም መከታ ነው። ያንን እንድረሳ ስላደረጋችሁኝ ከልብ አመሰግናለሁኝ። መልካም አዲስ ዓመት። እንዲሁም ቤተሰቦቼን፣ ባለቤቴን፣ ልጆቼን ሁሉንም ከልብ ከልብ አመሰግናለሁ። እንዲሁም ወዳጆች ሁላችሁን።
0: እሺ፣ ማለት እግዚአብሔር ይስጥልን። በርቺ። እስከዛው መልካም አዲስ ዓመት። አሜን። ቴንክ ዩ። እሺ፣ አሁን የኤርትራ ሬዲዮ ይቀጥላል። አድማጮቻችን እንድትከታተሉ ድጋሚ እንጋብዛለን። መልካም ቆይታ።
2: So yeah.

0: ፖለቲካውን ወታደራዊ ምንቅስቃሳት እታ ሀገር አመልክቶ ክብራት ሰማዕቲ እቲ ናይ ዜና መደብ ኣብዚ ይተቃለል ካብ ዝቀፂሉ ብዝተዳለወ መደባት ኣሎ ሞ ናብ ከኣኸት ክሕልፈኩም።
1: ክብራት ሰማዕቲ ረድዮ ኤርትራ ሎሚ እውን ጋሻ ኣሎ ጋሻይ ሓው ከራር ህያቡ ከም ብዝሓለፈ ሰሙን ሰሚዕናና ሕጂ ሓደ ሓደ ናቲ ናይ ብቐዳማይ ገለ ብዛዕቡ ገለ ክንብል ኢና ከምኡ እውን እዋናውን ኣገዳስን ዝኾነ እዋናት ስለ ዘሎ ብዙዕኡ ክንዛረብ ኢና ሞ ሓው ከራር ሰላም ሰላም ከመይ ቀኒሃ ድሓንዲ ቀኒሃ
2: መርሓባ ሓው ተስፋይ ተኽለ ብጣዕሚ ፅቡቅ ኣለና ሎሚ ኣጋጣሚ ናይ ቅዱስ ዮሃንስ በዓል ከሎ ተገዲስካ ነዚ መደብ እዚ ክንሰርሕ ምምፃእካ ብጣዕሚ የመስግነካ ፎስ በዓል ንዓኻን ስድራኻን ፈተውትኻን ንኩሎም ኣመንቲ ክርስትና ኤርትራውያን
1: ሓራይ እወ ርሑስ ቅዱስ ዮሃንስ ኣሜን የቀልየለይ ንኩሉ ነቲ ዝበልካ ብምቕፃል ከዓ ሎሚ ሓድሽ ዓመት እውን ብናይ ግእዝ ኣቋፃፅራ እዩ እቲ ግእዝ ኣቋፃፅራ ከዓ ነቲ ናይ ክርስትና ጌርካ ጥራሕ ድኣ ዝቁፀር መስለኒ ኮይኑ በር ከምኡ ይኮነን እቲ ግእዝ ኣቋፃፅራ ንኩሉና እዩ ዝምልከት ንዓና ንኤርታውያን ንኢትዮጵያውያን ብጠቕላላ ስለዝኾነ ዝኾነ ሰላም ዘለዎ ዓመት ፅቡቅ ናይ ምጅማር ዓመት ከዓ ይግበረላ ንኩልና ብሓባር ተስፋ ንገብር ከዓ ንዓመታ ዝእዋን ኣብ ዓድና ኮነልና እሞ ኣብቲ መደባትና ክንኣቱ ቅድሚቲ ናብ ካልእ ዝሓለፈ ሰሙን ብዛዕባ ስኒክ ሃብቲ ኣብ እታ ተወዳዳሪት ኤርትራዊት ኣብ ናይ ቁንጅና ናይስነናይ ፅባቀት ተወዳዳሪ ዝነበረት ተዘራሪብና ነርና ርእቶታት ብኤርትራውያን ብክልተ ወገን ነይሩ ደገፍትን ተቃወምትን ዝመስል ኣብ ፖለቲካዊ መልክዕ እውን ዝኣተወ ስለ ዝነበረ ሕጂ ቁኑዕ ከም ዘይኮነ ዝብል እዩ ዝኾነ ኮይኑ ግን ልዕሊ ኩሉ ቅድሚ ንሱ ምባል ግን ስኒት ሃብቲኣብ ተዓዊታ እቲ ዓወት ናታ ከዓ ዓወት ኤርትራውያን እዩ ናታ እኳ ብቐዳምነት ከም ናይ ውልቃ ዝወሰደቶ ተበግሶ ናይ ንውልቃ ንዓኣውን እንተኾነ ይኹን እምበር ብሽም ኤርትራ ኤርትራዊት እምበር ናይ በይና ሽም ኣይኮነን ናይ ውልቂ ትካል ኣይኮነን ኤርትራዊት ኮይና ቁንጀና ናይ ኤርትራ ተባሂላ በለቶ እዩ ስለዚ እቲ ዝተዓወተትሉ ማለት እቲ ቀዳመይቲ ወፀትን ብድምፂ ናይ ህዝቢ ግን ቀዳመይቲ ኣወፅያ ኣብቲ ናይ ካልእ ዓወት ግን ኣይበፅሐትን በቲ ኮይኑ በቲ ግን ኣብቲ ዓወት ናይ ምክፋል ምብፅሓ በቲ ናይ ድምፂ ህዝቢ በቲ ካልኣይ ከዓ ካብተን ሽዱሽተ ላዕለዎት ዝበሃላ ምብፅሓ ንኤርትራ እውን ፅቡቅ መለለይን ፅቡቅ መግለፂን እዩ ኤርትራ ሕጂ ኣበይ ከመይ ከም ዘላ ንዘይፈልጡ እውን ኤርትራ ኣበይ ትርከብ ክንደይ ህዝቢ ኣለዋ እንታይ ዓይነት ምምሕዳር ኣለዎን ብዛዕባ ኤርትራ ምስ ፈለጡ እዮም ሰባት ክፈልጡ ዝኾኑ ፅቡቅ ድዩ ሕማቅ ናይ ኤርትራ እቶም ዘይፈልጡዋ ስለዚ ከም ርእቶና ኣነ ብርእቶይ ብቐዳማይ እውን ከምኡ ሂበ ነረ ምሕጓሳ ምዕዋታ እንቋዕ ዮሃና ንብላ ንዓ ነቶም ንኽትዕወት ከዓ ዓብዪ እጃም ዘበርከቱ ኤርትራዊ ከዓ እንዳበልና እዚ ግን ንዓኣ ንምዕዋት ምግባር ድምፂ ናይ ህዝቢ ኤርትራ ድምፂ ናይ ውፅዓት ድምፂ ናይ ዕቡሳት ድምፂ ናይ እሱራት ድምፂ ኣብ ሊብያ ዝሳቀዩ ንዘለዉ ኤርትራውያን ከዓ ክኾንዎም ይግባእ በዚ ደጊምናቲ ፀዋዒት ክብል ይደሊ ብወገነይ ማለት እዩ ካብኡ ተረፈ ግን ዘየድሊ ማለት እቲ ኣብ ፖለቲካዊ ምእታዊ ከምዚ ክትገብር ኣለካ ከምዚኦም መሰሉ ሰባት ከምዚኦም መሰሉ ኤርትራውያን ኣጆኹም ክበሃሉ ክተባብዑ ይግባእ እምበር ክክለፉን ዝኾነ ነገር ተፅዕነታት ክንገብረሎም ኣይግባእን ይብል ምክንያቱ እሳ ሕጃቶ ዘላ መደብ እዚ ሕጃቶ ዘላ ፕሮጀክት ናይ ዳውን ሲንድሮም ዝበሃል ሕማም ንዘሎ ንኤርትራውያን መጀመርያ ቀፂላ ከዓ ንኣፍሪቃ ኢላቶ ዘላ ስለዚ እዚ ዕድል እዚ ተዓዊታ ኣብ ላዕሊ ደረጃ እንድሕር ፀኒሓ ከምኣቶም ዝመሰሉ ዓበይቲ ሰባት እንድሕር ፀኒሖም ካ ንቐፃሊ እዚ ኣፅናትን ኣብራትን ዝኾነ ጉጅለ ኣብ ዘልግሰሉ ዝተነፅፈ ቦታ ረኪብካ ኣለካ እዚ ዕድላት እዚ ብዓብ ክትጥቀመሉ ትከኣል እዩ ማለት እዩ ጥራሕ ግን ክንጥቀም ዘለዎ ሕጂ ክሳብ ነቲ ስርዓት ዚ ወኪላ ነቲሱ ዝደልዮ ነገር መማልኢ ናቱ መጋበርያ ድሕር ኮይና መቸም ቁኑዕ ኣይኮነን ተቃውሞ እውን ንስማዕ ማለት እዩ እቲ ቦታ ኮይኑ በቲ ግን ከምዚ እቲ ትካል ግን ቀሊል ስለ ዘይኮነ ምድጋፉ ሕማቅ ኣይኮነን እየ ዝብል ብወገነ እዚ ቁርባ ንውሓቢልያ ርእቶካ እንታይ ትብል ስኣነ ቀዲመካ መቸም ሶሪ ቅድም ናትካ ርእቶ ግን ከም ዕላል ንካን ሃባን ስለዝኾነ ኣትየ እዮ
2: ናና ፅቡቅ ኣለካ ምናልባት ንኤርትራውያን ከምዝኣመሰለ ዓይነት መደባት እዚ እሳ ዝጀመረቶ ድዩ ወይ እሳ ዝፈለመቶ ሓድሽ ክኸውን ስለዝኽእል نمارلو نخون قن كمز عينت

0: ዝተሰርሑ ሰባት ከም ናይ ሰኒት ብጣዕሚ ክድገፍ ዘለዎ እዩ። ንዝኣመሰለ ተበግሶ ዝወስዱ ሰባት ኣብ ጉዳይ ናይ ፖለቲካ ድዩ ናይ ካልእ እዚ ኣብ መንጎ ኤርትራውያን ዘሎ ድዩ ወይ ንኤርትራውያን ዝምልከት ንስደተኛታት ንብለልካ ኣብኡ ዝእቱ የብሎምን። እንታይ ደኣ እዚኦም ፍሉይ ዝኾነ ስራሕ እዮም ዝሰርሑ ማለት እዩ። ንኦም ከምዚ ሕጂ ዝረኣናዮ ደገፊ ግብኦም እዩ። ካልእ ግን እቲ ዝምልከቶ ንኣብነት ናይ ፖለቲካ እንተኮይኑ ፖለቲካውያን ሓይልታት ውድባት ንጡፋት ኣለው፣ ናይ ሕጊ ኣለው፣ ናይ ዝኾነ ምሻለ ካ ናይ ግብረሰብ ናይ ድዩ ናይ ገለናናቱ ዝነጥፉ ኣለው ማለት እዩ። ስለዚ እቲ ናታ እሳ ዝመረፀቶ ክድገፍ ዘለዎ ሓደሽ እዩ ንዓና። ኣብ መፃኢ እውን ሓደሽቲ ሰባት ከምኡ ንክገብሩ ተስፋ ንገብር ከምኡ ገይሮም ክርኢና ማለት እዩ። ናይ ተፃወቲ ኩዕሶን ኣብነት ሓደ ብሉፅም ዝኸውን ከምዚ ዘይገብር ድምፂ ዘይኮነና ትብሎ ናቱ ሞያ ዘይምፍላጥ እንተዘይኮይኑ እቲ ናቱ ሞያ እንተጣበሊልካ ከምኡ ኣይባሃልን እዩ ከተጠባቦ ጥራሕ እዩ ዘለካ ማለት እዩ። ስለዚ እንኳ ተዓወተት ቀሊል ኣይኮነን ከምዚ ሰሪሓ ከምዚ ሓሲባ ኣብ ከምዚ ውድድር ንክትኣቱ ርኢና ኢና። ኩሉ ፓጀት ይሓትት፣ ደገፍ ናይ ህዝቢ ይሓትት። ብልዑል ከዓ ኤርትራውያን ፅቡቅ ስራሕ እዮም ሰሪሖም ኣዕዊቶማ።
1: ኦኬ፣ ፅቡቅ ሕጂ ንእግሪ መገዳ እውን ንሳ እውን ኣብቲ መወዳእታ ዝሃበቶ ነይሩ ብዛዕባ እዚ እንታይ ርእቶ ትህቢ ኣብ ዝበልዋ ብዛዕባ ናይ ሚድያታት እዚ ናይ ሚድያ ማለት ህዝባዊ መራከቢታት ናይ ህዝቢ ብዙሓት ኢላ ኣብቲ ገለፀቶ ሲ ከምቲ ዝድለ ኣብቲ ዝድለ ይውዕል የለን። ምክንያቱ ድምፂ ንዘይብሎም ድምፂ ንዝተዓብሱ ድምፆም ኩንዎ ንመን ንኩሉ ዋላቶም ከምቲ ሳ ትውክሎ ዘላ ፕሮጀክት ሒዞም ዳውን ሲንድሮም ተባሂሎም ዘይዛርበሎም ካልእ ናይ ስነ ኣእምሮ ፀገማት ዘለዎም ናይ ካልእ ኣካል ስንክልና ዘለዎም እዚኦም እውን ሰብ ክዛረበሎም ዘሎ እዩ ሓደ። በቲ ካልእ ወገን እውን ነቲ ድምፂ ዘይተዓቢሱ ዘሎ ንህዝቢ ኤርትራ ነቶም ኣብ ቤት ማእሰርታት ዘሎ እውን ብሓደ ሽማይ ትጥቀስ እምበር ድምፂ ኩኑ ምባል ከዓ ሓደ ዓብይ ተልእኮ ዓብይ መደምደምታ ድምፂ እያ ሂባ መልእክቲ እያ ተሓላሊፋ። ስለዚ እዚኣ ክትውክለካ እውን ደስ ዝብለካ እዩ ብጣዕሚ ሰው ስማርት ዝኾነት ኣዘራርባኣ ይኹን ቀራርባኣ ኹን ኣብቲ ትገፁ እውን ትሪአ ኢኻ ንናይ ዕዳጋ ናይ ንግዲ ዘይኮነስ ንተስተያት ዋላ ክትብል ኮላ እውን ገንዘብ ብዙሕ ከይተውፅኡ ንዓይ ክትብሉ ሲ ብዙሕ ገንዘብ ከተውፅኡ ይብልኩምን ገንዘብኩም ተጠንቂቕኩም ኣውፅኡ ኩሉ ንዓያይ ስለ ዘይኮነ ብሓልት እውን ነይሪኢ ማለት እዚ ብዘይገድ ምክንያቱ ገሊኦም ገንዘብ ጥራሕ ንክዕወት ሲ ዘለኩም ከማን ኣወፉ ዘለኩም ከማን ሓግዙ ብሉ እዮም። እዚኣ ግን እዚ ከማ ብሓልዮት እያ ትዛርብ ነራ ብጣዕሚ ሓልዮት እያ። ስለዚ ከምዚአን ዝመሰላ ከምዚኦም ዝመሰሉ መንእሰያት ይኹኑ ዓበይቲ ኩኩሉ ካብፃዓ ብዝያዳ መንእሰያትና ኣብ ከምዚ እንተ ደኣ መፂኦም ተስፋ ዘለዎን ናይ ብሓቂ ከዓ ክንምዕብለሉ ንኽእል ብዙሓት ከዓ ኣብ ፖለቲካ ኣትዮም እውን ነዚ ይሰርሑ ኣለው ምስኣም ክራኸቡ ዝኽእሉ ነዚኦም ከዓ ክኾኑና ይኽእሉ እዮም ይብል እየ። ንምሳሌ ሓንቲ ነገር ኣብዚኣ ክሉ ምስሓ እዳዛርኩ እንታይ መፅያት እኒ እዚኣ ዘማሪት ሄለን ብርሃነ ዝከራተኹን ጴንጤ ሂሎም ኣሲሮም ኣብ ኮንተይነር ሰንኪላ ነራ ብምስ ብርኩስ እያ ወፅያ እዛ ሰብ እዚኣ ግን ንትራምፕ ረኺባ ከማድ ኣዘራሪባቶ እያ። ክትዛርብ ኮላ ከዓ ስለ ጴንጤ ጥራሕ ኣይትዛረብትን ስለ ኩሎም እሱራት ስለቶም መራሕቲ ሃይማኖት ናይ ኩሉ እያ ተዛሪባ። ግን ንሳ ከም ኣምባሳደር ኣብ ዝቀረበትሉ ንሕና ጥርኑፋት ፖለቲካዊ ሓይሊ ጥርኑፍ ዝኾነ ሲቪካዊ ምንቅስቃስ እውን እንተዝነብረና ነይሩ ከነስምዕ ከነድምዕ ከማንምሃልና ቦቲ ብኦም ጌርና ዕድላት ብኸፈትና ግን ከምኡ ስለ ዘይኮንና ኣይተዓወትናን። ስለዚ ንከምዚ መፅእ ክእል እየ ክብለካ ደለ እዚኣ ተኣክልና መስለኒ
0: ከምኡ ስለ ዘይኮንና ከዓ ነቶም ብውልቆም ዝዕወጡ ከዓ ደድሕሪኦም ከድና ንሃድኖም እዚኣ በሉልና ድምፅና ኮኑ ኢልና ከዓ ንኦም ኢና ንሓትት
1: ትክክል ኣለካ ፅቡቅ ላ ታብለካ ድምፂ ኮይኖም ከዓ ኮ ድምፂ ኮይኖም ከዓ ስሕራይ በሉ ንዕሞ ወኩሉ ተጠርኒፍኩም ሓያል ክትከውን ምክንያቱ ኣንፃር መንግስቲ ክትዛርብ ከለካ ትሕጋ ነቲ መንግስቲ ክትክእ ኮ ትክእል ኣለካ ነቲ መንግስቲ ክትሕዞ ክትክእል ኣለካ ኮ መተካእታ ዝኸውን ሓይል እዮም ደልዩ ኮ ዝኩሉ ዋላ ንውድባት ኢሎም እንዲኦም ኣፍሪቃ ሕብረት በል ኤሮጳ ሕብረት በል ዩኤን በል ዋላ ኣሜሪካ በል እውን ኮ ጡርንፋት ሓይሊ መተካእታ ዝኾውን ሓይሊ ንዑ ኩኑ እዮም ኢሎም ኮ ግን ኣይኮናን እቲ ዝዓበየ ሓደ ሓይሊ ዝነበረ እዚ ሃገራዊ ዲሞክራሲያዊ ባይቶ ንዲሞክራሲያዊ ልውጢ ዝቆመ ስንርእሱ ስጋ ሕጂ ነንሕዶ ሓነበች ክበሃል ከም ሓደ ተራ ውድብ ይኮይኑ ተሪፉ እዚ ቀሊል ነገር ኣይኮነ ክብለካ ስለዚ
0: ዓብይ ሰላም ፅላል እውን ይመፅ ኣሎ ሕጂ ካብኡ ዝዓበየ ሃገራዊ ፅላል ዝበሃል ወይ ዝኾነ ፅላል እውን ይእለኹ ን ዝግስግሱ ሰባት ኣለዉ።
1: ኦኬ ድሓን ፅቡቅ ሕራይ ድሓን ምስ መፀ ብዙሕ ሉ ዝበሃል ከም ሓቂ እንድሕር ዘልዩ ኣነ ከም ተስፋይ ሓቂ ነገረካ ከም ተስፋይ ነቲ ሃገራዊ ባይቶን ዲሞክራሲያ ኣለውጢ ንዑ ኣባራቢርካ ንዑ ዕሪኻ ምክንያቱ ሓድሽ ሕግታት ተውፅ ኣሎ ተፃሕፊ ሕግታት ኣሎ ተዕርዮ ተጠርንፎ ከተምፅእ ኣሎ ግን እቶም ኣብኡ ዘለዉ ተራጋሕቲ እቲ ደገ ዘሎ ከዓ ብትምክሕትታት ኮይኑ እዚ ፀገም ዝኾነ ኮይኑ ግን ተስፋ ንገብር ለቢሙ እቲ ካልእ እውን ኣብ ሓደ ሓይሊ ከምፅእ እምበር ተስፋ ትክክል ሳዕ ምስተባሃለ እዩ ዝኾነ ኮይኑ እዚኣ ፅቡቅ ከም ዝበልካዮ ተስፋ ንገብር ከዓ ከምኡታት መፀና እሞ ኣብ ካል ዶ ክንሰግር
0: ናበይ ፅቡቅ ኣለካ
1: ኦኬ ሓራይ ሓዲ ሕጂ ሓድሽ ኩነታት በኣኻ እንታይ ኣሎ ማለት ብናይ ዜናታት ማእከላይ ምብራቅ ኣብ
0: ዘናይ
1: ሕኪ ገለ ዝብላ ኣሎ
0: እሰያስ ዘቕልቦ ዝነበረ ሓደ ናይ ኢትዮጵያ ሕጂ ሚኒስተር ናይ ትምህርቲ ድዩ ገለ ኮይኑ ዘሎ ነይሩ ሓድሽ እውን ምዕባለታት ኣብ ከባቢና ኣብ ቀሕ ባሕሪ እውን ኣሎ
1: እወ እሱ ፅቡቅ ኣለካ እቲ ፕሮፌሰር ብርሃኑ ነጋ ዝበሃል እዩ ኣብ ኢትዮጵያ ናይ ትምህርቲ ሚኒስተር ኮይኑ ኣሎ ኣብ ኤርትራ ከዓ ዓብዪ ቦታ ተዋሂብዎ ምስቶም ናይ ቅንጅትን ናይ እንታይ ሽሙ ኣርበኞች ዝበሃሉ ኮይኑ ዩ ኣብ ነሩ ምስ ናይ ቅንጅት እዩ ነሩ መስለኒ እዚኣቶም ካብ ቀደሞም ናፅነት ኤርትራ ዘይኣምኑ ሕጂ ከዓ ሓድሽ ዘረባ ዘምፅኦ ሰያት ኣሎ ስለዚ ምስኡ እዚ ናይ ወደብ ባሕሪ ዋንነት ናይ ኢትዮጵያ ስኢላ ክትነብራ ይትኽእልና ዝብል ኣሎ እቲ ናቱ ክንብሎ ሞ ምስኡ ዝተሓሓዝካ እዚ ናይ በዓል ሓንሽ ድዩ መኒሽሙ እዚ ናይ ባብኤል መንደብ ሓያል ቦታ እውን ተቋፃፂሮም ኣለዉ ዝብል ሓበሬታታት ኣሎ ብዛዕባኡ ዘለካ መብርሂ ቅድም ዶ ናይ መንሽሙን ሰምዖ ናይቲ ፕሮፌሰር ብርሃኑ ኣጋጣሚ ሒዚ
0: ሓራይ
2: ንስማዓይበርመገንተል የባህር በር ትርጉሙ ምንድን ነው? ኢትዮጵያ የባህር በር ይገባታል አይገባትም ብሎ ሊከራከርላት የሚችል መንግስት ስላልነበራት እንደውም የባህር በር ጥያቄን እንደ የትምክተኞች ጥያቄ አድርጎ የማየት የቀባዥር አመለካከት የነበረው መንግስት በመለስ ዜናዊ የሚመራ መንግስት ስለነበር ያለምንም በህብረተሰብ ደረጃ ውይይት ሳይደረግ ኢምፕሊኬሽኑ ምንድነው የሚል እንትን ሳይኖር በድንገት ሙሉ ፈሰደን ይሄ ነገር ሀብን ያደረገው።
1: ሰሚዕካ ልካ ብሕርያ ርዳእካል እዩ ዝብሎ ዝነበረ ክቡራት ሰማዕቲ ረድኢ ኤርትራ እዚ ብርሃኑ ፕሮፌሰር ብርሃኑ ነጋ ዝበሃል ኤርትራ ክትንፀል ኮላ ሲ ናይ ረብሓ ኢትዮጵያ ኣብ ግምት ዘይእቱ እቲ ዝነበረ ከዓ ናይ በዓ ናይ ሂወደክ ናይ መለስ እዩ ዝብል ማለት እዩ ኣብ ግምት ዘይእቱ ንኢትዮጵያ ረብሓኣ ዘይሕሉ ተገዳስነት ዘይብሉ ኢልዎ ስለዚ ኣብዚ እንታይ ርኢተ ኣለካ ሰሚዕካ ኣለካ ካብ እስ ብዛዕባ እዚ እንታይ ትብል
0: ዋላ ምስ ስያሲ ሰማማዕ ከምቲ ቅድሚ ሕጂ ዝሰማዕናዮ ብዙሓት ተጋደልቲ ህዝባዊ ግንባር ሻዕብያ ከም ዝብልዎ ስያስ ናይ ሓበራዊ መንግስቲ ናይ ኤርትራን ኢትዮጵያን ክንገብር ሓሳብ ኣሎ ኢሉና ዝብሉ ተጋደልቲ ናይ ቀደም ተጋደልቲ ማለት እዩ እዚ ካብ ናይ ሓደ እቲ ናቱን ናይ ስያስ ሓሳብ ስያስ እውን ተሳዒሩ እንተዘይኮይኑ ኢትዮጵያን ኤርትራን ሓንቲ ክገብረን እዩ ዝበሃል ክሳብ ሕጂ ነንብብ ንሰምዐን ኣለና እዚ ሰብኣይ ዝብሎ ዘሎ ሕጂ ከምቲ ብዙሓት ኢትዮጵያውያን ዝብልዎ ኣብ ግዜ ሪፈረንደም ናይ ኢትዮጵያ ረብሓ ወደብ ክወሃባ ወይ ኣክሰስ ክወሃባ ዝብል እቶም ለባማት ኢና ዝብሉ ኢትዮጵያውያን ዝብልዎ ማለት እዩ እቶም ለባማት ደይኮኑ ዝብልዎ ከዓኒ ነታ ልኡላውነት ኤርትራ እውን ከምዘየላዮም ዝኣምኑ ማለት እዩ ኤርትራ ተነፂራ ዳ እምበር ናፅነት ኣይወሰደስም ዝብሉ ማለት እዩ እቲ ዝገርመካ ግን እዚ ሰብኣይ ምስ ስያት ፅምዶ ገይሩ ዝነበረ እዩ ኣብ ኤርትራ ስያት ዝቕልቦ ዝነበረ ስያስ ኣቑባ ሂብዎ ዜግነት ሂብዎ ፓስፖርት ሂብዎ ኩሉ ሂብዎ ኢትዮጵያ ኣብ ኤርትራ ኮይኑ ኣንፃር ስርዓት ኢትዮጵያ ዝቃለ ዝነበረ እዩ ኣብቲ ናይ 218 ሓደ ህዝቢ ኢና ዝበለሉ ዋን ስያስ ሸዕዩ ናብቲ ካልእ ህዝቢ ሓደ ዝኮና ህዝቢ ማለት እዩ ናብቲ ካልእ ሰጊሩ ሕጂ ከምዚ ዝብል ዘሎ ኣንፃርቲ ዘናብዮ ዝነበረ ህዝቢ እዩ ዝዛረብ ዘሎ ሕጂ ማለት እዩ ስለዚ እሱ ጥራሕ ዘይኮነስ ብዙሓት ኢትዮጵያውያን ዋላ እሱራ ዝነበሩ ኣብ ግዜ ገድሊ ون زود قال مو زلوا بعبيه أبي أحمد زلا زلاي
1: هو حجي تاعي شو لك هذا كم كسر لنا هذا حلو خذ لو سبلا زلا خا نتاعي تاعي كم زبل نسمع ما نوصل زي يوم تقول كا سو ناي أربعين يوم نيرم تيز بلو دنبور ساتهم كا ناس النت إيرلا كابتهم زي كم بلو زخونو خمسة لزخوني حجي زارب دلو أبز حجي زارب دلو سمعنا ما لتي كتسيلو انتي كبلي هذا اسمعي مو بدي حرون مو سخت هذا اللون نتخونتات ذهبوا نتي زحلة فخونتات أبتي زنبرة سلزي نقص لما نسمعي رحاني تدي حروها انتي كم زبل الله
2: I think هي بتبقى تاريخ عند تلك تواسع بتاريخ تواسع هون يمي تاين بابزانيو يراساتن كريشن ويانيو تشاد لما الارتراع
1: اوكي ابدي اسمع خيادو حجي نتا ذهب ازلو زربا مالتيو تاعي زبلو ازي عابي ناي تاريخ سمبراتيو ني ايتيوبيا بخم زيير كا مغبارو يلزلو مو نزيتات كمي نزيتات زلو زلو مالتي تاعيتي تحمامو تسمعيتو يزارو زلو قال ايكونن مرغوتي كاير نسو كاب قدمو نسي زبل نيرو اسياس كوم زبل كايون اسياسون كاوز فلغتات ايكونن لذي نتيز بالكاي ونمقلاتيو سمعتي رديات راون بزعبا زي آتوم تايبلو كالي ناي هو حد كالان تايبلو دا حد احنا سمع كن كسلو ولا أبز بحالا لكا قلي
0: اوه نغسل
1: اوكي حراي
0: نانا نغسل باي ساي اقول لها ثاناي كالان مرغسام اوه نسي سياس تعقيبان كلو زبلواز نبادو ناتوام
1: او اسوسي اسوسي مال حاجي وانا اخيلي لي مزغا غارو دولو غزاتو منياتو نزي ناي صمدو بزعبا صمدو زارو الحانت حايلي ولو مغبري خونون انت زكاي زلو مالتي نعوتات
2: كجبيا مليتنا لبحر برماطات مكنيات يهونو درغم كجبيا مليتنا لبحر برماطات مكنيات يهونو درغم دي بوليتيكا تشغروتشن بوليتيكا مفتات بالا بيتشال كلن نغر بوتادراو انتن ፈታለው ብሎ የጅል መንገድ በመሄድ ኤርትራን ያጣነው በማባ ወደ ወጫችን ያጣነው ቱ ቢ ፌር በጦርነት በደርግ ማብረሰቡን አሰባስቦም ሆነ ወታደሮቹን ትክክል መርቶ እንደዚህ አይነት ልቅ ያገር ታሪክ የሚቀየርት ማስቆም አልቻለም ከሱ በኋላ የነበረው ደግሞ የመለስ መንግስት ምናልባት በኔ እምነት በዋናነት ኤርትራን ተመልሰው ከኢትዮጵያ ጋር ከተቀላቀሉ የቲፒኤልኤፍን ፓወር ኢትዮጵያን መቆጣጠር ፓወር እንትን ያረጋል በሚል ቶሎ እንዲሄዱላቸው በመፈለግ ኤርትራ ቶሎ እንድትሄድላቸው በመፈለግ ነው አጣድፈው እንትኑን ሬፈረንደሙን ያካሄዱት
1: ኦኬ ሰሜ ሃይል ሀዚ ታይዝበሎ አልሃዶ
0: اوه
1: اوكي ما سمعها لها تزارو مالتي معناته سي درغون كيترف درغون عبي ملست راح زيكون درغون جيغا ايغيرو مخنياتو مسوم من تزارارب نيرو بوتادراو حيلت راح زيكون مزراب تزغبر نيرو يزبلو حجي نايدرغ مزراب انت يمص ابزي ا دحرت احنا ولا ماني هاتلو زي ابي سمحت زربو زربالو ناي سي اي ولا نكتات ناي السودان زعلولوني تزاربون زالو زبلو مالتي توانتي إسايس ناي إتيبيا خمرحيخ خوون زدالي منبارو أمو نحنا قن كبيت أبلنا حجي قن أبتدى حراي قن كاب قوزو صروة ساي كمزخواني كمزبولو يتي زي التعاص أبتدى حراي قن تاك اسماعاتي حجي موكس تحايل مريم ون وتادرا وحايل تراح ديكواني كان تلتكم نيرولي قن موكس تحايل مريم راس قزبل حايلون هبني ريو نزوخ أخلاقو ديلي قن تزعابي تحستو أبتي ناي رفرندم رفرندم سي هو حد دفيهمكم زكايد وملس دفيهم زغبره يزغطدلو بدليت لاي حزبيه تران بدليت لاي حزبيه حزب غمر بحطيرو حزب غمر بافي ادسغا زفلت ولا نيان كيترفه افتي وانتي حدنت ايتيبيا بمبال ايتيبيا تكون الله ادلنا لا يمدنقاي كم اجندا هون حزول لنا زبل نيرو افتي وانتي كن حزب غمر كن نحنا كم تعذبت ترحمبر تزدلي بعلنا هنا مال يعني حزبنا مغواس نهزبنا بقواسا بسخون نخالق سراحاتي هون كندبر تعذبتي ترحينا دليكم نعهدكم كم زبالوهم تي مسير سو الثانية نايدات انت اتراها واقع دا قازي اتيني روحات نتي حطتها تقبي لهم نزقن بهوحات كم تقبر غيري قلت قول لهم عبزي انت اي تريتا لك انت مارسين عويتا تفليزة للك انت توسخوا بكلا
0: اوه ساتم هدمان ديهم كله نحوحات نمالس قلن دا قول ديهم زوزارو بيتيب اعيان حكم يوم كارتو وانتزو خانا حيلة اينا برومن حيلة ለውጡ ከምስ ዝኽእል ዝነበረ እቲ ሸው ዝነበረ ናይ ህዝባዊ ግንባርን ናይ ህዝባዊ ወያነ ትግራይ እዩ ነይሩ ምስ ተንካልኦት ናይ ኢትዮጵያውያን ውድባት ሓዊስካ ምስ ትግራይ ማለት እዩ። ስለዚ እዚኦም ሕጂ ዘዕበድግዶ ዘለዉ ዋላ ሓንቲ ተራ ይነበሮምን ሕጂ ሓይሊ ምስ ረኸቡ እዮም ዝዛረቡ ዘለዉ። ኣብቲ እዋን እዚ ንገዛ ርእሳ ኢትዮጵያ ንህላውያ እውን ክትከላኸል ትኽእል ኣይነበረትን። መንግስቱ ሓዲሙ ድዩ ኮይዱ ሕጂ መንግስቱ ሰላም ከምፅእ ዝፅበይዎ እንተ ነይሮም ኮይኖም መንግስቱ ሽዑ እዚኣ ዝበልከዓ ራስ ገዝ ፈትሩ ራስ ገዝ ሓንቲ ከይገበረ ናይ ዓድታት ኮይኑ ተበታችን እዩ ቅድሚ መንግስቱ ሓዲሞ ወፅኡ ካብቲ ዓዲ ድሕሪኡ መንግስቱ ስዕቡ። ሕጂስ ኢትዮጵያ ንዓቕሚ ኣይነበራን ፍታሕ ከተምፅእ ንሽግራት ናይ ኢትዮጵያ ናይ ኤርትራ ናይ ትግራይ ዝነበረ ዝኾነ ዓቕሚ ኣይነበሮምን እዞም ወላ ኢንተሌክቹዋልስ ናይ ኢትዮጵያ ምሁራት ዝኾኑ ድኦም ካልእ ፖለቲከኛታት ድኦም ወላ እቶም ስልጣን ዝነበሩ በዓል መንግስቱ ዓቕሚ ኣይነበሮምን። ክሳብ ሕጂ እውን ኢትዮጵያውያን ዓቕሚ የብሎምን። ምክንያቱ እቲ ኣዘራርቦም ክትሰማዕ ከለካ ብዛዕባ ሽግራት ኢትዮጵያ ምስ ኤርትራ ዘለዎም ሽግር ድዩ ወላ ዝምድና ከመይ ክኸውን ኣለዎ ራእይ የብሎምን። ሕጂ እንታይ የርእየካ ድኽመታት ናይ ኢትዮጵያውያን ብጣዕሚ ሕማቅ ከም ዝኾነ ኢትዮጵያ እዚ ከም ሲቪል ስቴት ከማን ክትርአ ኣሸጋሪ እዩ ሓቂ ብለካ ከም ስቴት ክትርያ ሃገር እያ እወ ግን ኢትዮጵያውያን ናይ ሽግር ምፍታሕ ዓቕሚ የብሎም ክህልዎም እውን ትፅሚት የብልና
1: እወ ሕጂ እታ መስለካ ሕጂ ኣብቲ ናህና ኣብ ናህና ጉዳይ ንዛርብ ኣብቲ ናይ ጉዳይ ናይ ኤርትራ ኣብቲ ናይ ውሽጣዊ ጉዳይ ናቶም ባሓላቶም ናቶም ከም ዝምልከቶም ይመፅእ
0: እዚእወሞትን ምስ ኤርትራ ኮ ቀንዲ ሽግር ናይ ኢትዮጵያ ኮ ምስ ኤርትራ እዩ። ሰላሳ ዓመት ናይ ኤርትራ ገቢጦም ፍታሕ ከምሳይ እቲ ዩኤን ዘምፅኣቶ ፍታሕ እውን ክፀርዋ ይከኣሉ እቲ ናይ ዩኤን ፍታሕ ዝቀለለ ፍታሕ ዝነበረ ናይ ዩናይትድ ኔሽንስ ኮንፌደሬሽን እዩ እዚ ፌደሬሽን ፌደሬሽን ኣፍሪሶም ኢትዮጵያውያን ንባዕሎም ሕጂ ዝያዳ ካብ ዝፍታሕ እንታይ እዮም ዝፅበዩ ኣፍሪሶማታ ዝነበረት ዕድል ክፅበዩ ኣይከኣሉን። ኣብ ካልኣይ ዓመቱ ድዮ ኣብ ገለ እዮም ኣፍሪሶሞ እቲ ሕሰቦሞ ኢትዮጵያውያን ከምዚ እንተደኣ ኮይኖም ዓቕሚ የብሎምን ክትብል ፀገም ኣይኮነን ዓቕሚ የብሎም
1: እወ እንታ መስለካ ሕጂ እንታይ እዩ ኣብኣቲ ናቲ ብዛዕባ ናይ ፌደሬሽን ክመፅእ ከሎ ዓቕሚ ስለ ዘሎ መቸምቲ ንሕና እውን ከም ኤርትራውያን ሽግርና ሓይልናን ተጠሚርናን ተኸባቢርናን ዘይምግባር እውን ኣብ ኢዶም ኣውዲቕና እዩ። ምክንያቱ እቲ ፌደሬሽን ክበሃል ዝከኣል በዓል ኣሜሪካን ገለን ኦኬ ንረብሖኦም ክብሉ እዮም ኮይኑ ግን ንሕና እውን ብቕዓትና እውን ናብቲ እዋንቲ ዝነበረ ይኹን ዋላ ሕጂ እውን ንድሕር ኮይኑ ንሕና እውን ካብቶም ኣይናሓሽና ከም ሓቂ ንድሕር ኮይኑ ማለት እዩ። ምክንያቱ ዓለም ምሳና እንዳሃለወት ክንጥቀመሉ ከማ ኣይከኣልና ኣብዚ እዋን እዚ እምበር ኣብቲ እዋን እቲ ከም ዝበልካ ንምሳሌ ኣፍሊ ካብተወሉ ዝበሃል ናይ ኢትዮጵያ ጠቅላላይ ሚኒስተር ዝነበረ ፌደሬሽን ክፈርስ ደሊ ነበረን ኣብዚ እውን ይጠቕስዎ እዮም ዋላ ኩሎም። ምክንያቱ ፌደሬሽን ኤርትራ ሓደ ሲምቦል ንኢትዮጵያ ጥራሕ ዘይኮነ ናይ ቀርና ኣፍሪቃ እውን ክኸውን ዝኽእል እዩ ዝብል ነይርዎ። ምክንያቱ እቲ ናይ ኤርትራውያን ግን ኢትዮጵያ ባሕራ እምበር ህዝባ ኣየድልየናን ዝብል ትምክሕታዊ ኣባተሓሳስባ ስለዝነበሮም ሓደ ኤርትራውያን ከኣባዕሎም ከይዶም ነቲ ናይ ፌደሬሽን በዓል ኣስፋወሉ ምካኤል ተብተብ ኢሎም ኮዮም ኣፍሪሶሞ ተብተብ ኢሎም ፈርሳሎ ሰባት ተእሲሮም ኣገዲዶም ኣፍሪሶሞ ድሕሩ ግን ናይ ነዊሕ መሪርን ቃልሲ ተካይዱ ኣብዚ ሕጂ ዘለና ኣሉ ከዓ ወዲና ግን ብውሽጢ ሕቡእ ኮይኑ ኢሳያስ ኣፈወርቂ ዝበሃል ናፅነት ኤርትራ ዘይቅበል ከም ኢሳያስ ዝመሰሉ ኮዮም ተብቅድም ሕጂ ኢሳያስ ብተደምረናል ኢሉ ናይ ዶብ ጉዳይ ዘገድስ ኣይኮነን ሕጂ ተረሲዒቲ እቲ ዶብኩ ዶብ ጉዳይ ኣይገድስን እዩ ኤርትራን ኢትዮጵያን ክልተ ህዝቢ እዩ ዝብል ታሪክ ኣይፈልጥን እዩ ዝብል ኢሉ ተዛረቦ ክስታያት ኣለዎ። ሕጂ ነዚ ክስታያት ዘካይዶ ዘሎ ንምሳሌ ሓንቲ ነገር ኣላ ከማ ኣብዝሓን እዚ መንሽሙ እዚ ዝዛረቦ ዘሎ ናይ ህላዌ ናህና ናይ ታእሽሙ ኢልዎ ሓንቲ ነገር ከስምዓካ ኣዚያ ስምዓይ ኣዚያ
3: ለመገንጠል የሚደረገም ትግል ለመምራት ከ1958 ጀምሮ ነበር ይወረዱት እና እሳቸው በመሃል ድንገት ኤርትራ መገንጠሌን ልቶ ግን የኢትዮጵያ መሪ ካረጋችሁ ነው የኤርትራ መገንጠሌን ምቶ የኤርትራ መገንጠልን እናቁምና እናንተ እኔን የኢትዮጵያ መሪ ካረጋችሁ ይንቶ ብለዋችሁ ነበር። አቶ ኢሳያስ
4: ለኛ አንደኛ የኤርትራ ጥያቄ ኢሳያስ ጥያቄ አይደለም፣ የኤርትራ ህዝብ ጥያቄ ነው። ፌደሬሽን ፈርሶ አጽያል ስላሴ የኤርትራ ህዝብ ፌደሬሽኑን ምን ያህል እንደደገፈ ምን ያህል እንደዘፈነ ተአምር ነው። እና ፌደሬሽኑ ለአፍሪካ ቀንድም ተምሳሌት ይሆናል ነው መኮንን
3: እንዳአክሎአብተዋል
4: የተዋዋሉበትን መስመር የፌደሬሽኑ ጥሰው አጽያል ስላሴ አፈረሱ። ከዚያ በኋላ ጀመረ የኤርትራ ህዝብ ጥያቄ ነው እንጂ የኢሳያስ ጥያቄ አይደለም። ስለዚህ እኛ የኤርትራ ህዝብ ጥያቄ ይሁን የሶማሊያ ይሁን የአፋር ይሁን የተለያ ይሁን የኦሮሞ የአማራ የማንኛውም ብሄር አንወስ። ስለዚህ
1: اوكي سمع هذا حجي ما رايك قلت يا بيتابي اجي هنا هو حات مريح الناتيو بزعباني فيدرك الى ونت نايترا ناتنت ياتر حزب داي حزبي ياتر حتويو يوم زلو زلو زي عتم ريم منجست خوينم قدم ولا حجون انت خوينم زار زلو اذكن مس اسايا صابس اب ياتر خوينم زنبرو زنبرو هلاوينا ايتيبيان ربحانا ايتيبيان زحلو بزي طرحيو مهنياتو ناي سيرفيس طرح يكون نزبل يتقسي بعدون يزاربو ايتي ماني حاتلو ابي سلازي زي
5: خابز العلي زبالي حطو نا حطو حزبي اساسا يكون زيها نحنا اكو تشحن اسران قلتن ابزولو تدمرنا لابزولو نبرون حزبي اترا سايا اب سبحات بلا زولو سايا مهنياتو تدمرنا حسب تدلي حباص تدلي حبل كله نحنا كم اترا كل ولا دغافاي كيترفه حسب ናይ ኤፍራምበር ኢሳያዝህ ባይኮነን ኩል ሳዓዛሮ ማለት እዚዮም እጅ ባጂ አቶም ግን ሰዑወልሃ ናይ ውህ ናይ ታሽው ናጽነት ኤትራ ህወሓት ከም ዘሃበን ሓደ ካል ካኒ ህዝብ ኤትራ ሃማዚ ምስ ኢትዮጵያ ከኸውን ይደሊ እዩ ኢሎም ተዛረቡሉ ዘረባታት እዩ ሞ ደዚታት ኦኬ ኣለካ ዘይ ተቀለ ሓሳብ
0: تفكر لسوديت كل جزيره ايثيوبيا ولا تبارهم ولا امحارو ولا اوروما حجي تسام بلا منزل هو زبلو زي نصوت لقني زحلف سويلكا ابيدون زنبره ما شاء الله كات صبغ زمتنا غربتنا كفون زلونا ايرتران ايثيوبيا بعلوم زبلا شو انت لا اسياس مالتي بوغن ايرترا اسياس ان ايرترا نزل حنا صنا ديكون صاف جزيره صورا هاي طرفه يونت صورا حمي صور اسمرا زاتوي يعني غيب
5: هو اوكي حرق ما لقطنا لا تغنى جهن قصلا اوروب ولا تاكو اوكال انساقر ناجي اعطب اخولي ناجي خاضوا الله علي مزرا كالو خنا انساقر تاكزيا متاك تاخلنا كمين
0: نوه
5: الله هادو
0: نوه
5: نوه ناجي نسمع ناجي غروب
2: سا نكزا وانا زين ارتوا منم كليم داين ورات بيتو بيكار وانا زين انتو بيكار مولو مولو ما قطع ترين جلال بيكوز باعقم درجة مشلي قداد درن الزاقزي جلال لو ميسود شابيان سلنا برمال سو قبار برگار بتيازة سو ايهي تاريك اندال لخونو برجمو ياغروچن تاريك بتايتك ماستبك يمن قستنة على فينتينو بلو يميان من قستسي مدازين because رات سمو has always been عندي مال تقبلو ايهن simply ويانيوش ناتو برم دفقو ويزو اسقن توتين برو نا يامن تاتو ايكرم سو በደምነት የነን ነው በሰላማዊ መንገድ ተነጋግሩ ለሁለቱም ዊን ዊን ሆነ ለሁለቱም ሶ በደምነት የነን ነው በሰላማዊ መንገድ ተነጋግሩ ለሁለቱም ዊን ዊን ሆነ ለሁለቱም ጥቅም በሚሆን መልኩ መፍታት ቢቻል ጥሩ ይሆን ነበር ያ ካልሆነ ግን ኢትዮጵያ ዝም ብላ የባህር በር ሳይኖራት የባህር በር ደግሞ ዝም ብሎ ለንግድ ብቻ አይደለም ዶ ራስንም ለመከላከል ያስፈልጋል። እንደዛ አይነት እንትን ሳይኖራት 130 ሚሊዮን የሚደርስ ህዝቦቿን ለአደጋ አጋልጦ የሚሄድ ኃላፊነት የማይሰማው መንግስት ሁሉ ይኖራታል ብሎ ማሰብ ስተር መዛፍት አሁን እያየን ያለ ነው። እሱ ነው የዛ አይነት ኃላፊነት የሚሰማው መንግስት ነው የሚመጣ ጊዜ ያ ጥያቄ ፊት ለፊት የህዝቡ ጥያቄ የነበረው ጥያቄ ፊት ለፊት አግጦ መጣ። በሰላማዊ መንገድ መጨረስ የሚቻል ቢሆን አሁንም መመረጥ ያለበት እሱ ነው። ቢኮዝ ጦርነት ኢዝ አግሊ ነው እናውቃለን፣ መጥፎ ነው ጦርነት የሚመጣበት። ያ ካልሆነ ግን ይሄንን ፍላጎቷን ዝም ብላ ኢንዴፊኒትሊ አሳልፋ ትሰጣለች ብዬ አለም ነው።
5: ኦኬ ባር ሰሚኻልሃ እዚ ሙዳታቲ አሳርን ቀንድን ወሳኒን ሲዝ ዳጋገብ ዘሎ ግን አብዝረዮ ምስናይ ሰብሓ በሰብሓ ዘሎ ነበር ምስናይ ዚአቶም አታሕስካን ዘሎ ሬቶ ታለ ካብሪቶ
0: አው ሀምት ለሞድ ኢትዮጵያን ሲ አነ ዘለን ሬቶ አልሐንቲ ኢትዮጵያ አነ ብዛዓባ ኢትዮጵያ ፈንዛረብ ዘይ ወዳ ነገሪው ኢትዮጵያውያን ነታናይ ናይ ንቓልሲ ምንኣስ ዳዕራይ ንናፅነት ዳዕራይ ኣብ መንጎ ሻዕብያን ወያነን ዝነበረ ርክብ ኣብ መንጎ ህዝቢ ኤርትራን ህዝቢ ትግራይ ዝነበረ ድሕሪኡ ሰያስ ምስ ኣብይ ኣሕመድ ዝገበሮ እንታይ ሞ ክንብል ብዛዕባ ናይ ኢትዮጵያውያን
5: ኦኬ ሓራይ ፅቡቅ እሞ ሓራይ ስለዚ ፅቡቅ ማለት ታ መስለካ እዚ ሓድሽ ደገና ሕጂ ዘላዓልዎ ዘለዉ ሕጂ ዘካይድዎ ዘለዉ ድዩ ጠጠው ከም ዘይበሉ ዝርካ ብናይ መንግስቲ ግን ኢሳያስ እውን ካብዚኣቶም ኣይረሓቐን ዘካይዶ ዘሎ ስለዚ ኤርትራዊ ሓይሊ ነዚታት ኣትኩሮ ክጥምተሉ ከም ዘለዎ እቲ ጥርናፈ ሓይሊ ከዓ ክጎይ ከም ዘሎ ማለት እዩ እሞ ነዚ ሕጂ ኩነታት ናይ ቀይ ባሕሪ ናይ ፀጥታ ኩነታት እውን ዝብል ኩነታት ኣሎ ሞ ሓድሽ ሓበታታት እዚ ኣብ ቀይ ባሕሪ ናይ ምቁፅፃር እዞም ናይ ቲ ዝሕዝዎ ነገራት በፂሖሞ ዘለዉ ዝበሃል ኣሎ ሞ ኣብዚ ኸ እንታይ ገለ ፍልይ ኣለካ ዶ ሓበታ ብዛዕባ
0: እዚ እቲ ኩሉ ግዜ ንከታተሎ ዝነበ ዝፀናሕና ኣብ መንጎ ኢራንን ኣሜሪካን መሻርክታ ንበሎ ንኣብነት ኣሜሪካን እስራኤልን ካል ማለት እዩ ዞባውያን ሃገራት ዝቕፅል ዝነበረ ንኣዋርሕ እዩ ቀፂሉ ሕጂ ኣብ ክንዲ ኣብቲ ናይ ኢራን ከባቢ ወይ ናይ ሁርሙዝ ጥራሕ ምኳን ሕጂ ክሳብ ናይ ባብ ኣልመንደብ በፂሑ ማለት እዩ ኣልመንደብ መብፅሑ ከዓ እቶም ናይ የመን ዝኮኑ ኣጥውካት ሑሲ ኢራን እያ ተዋፍሮም እሳቶም ሓደ ዓብዪ ወታደራዊ ስርሒት ገይሮም ትማሊ እዚ ሃንደበታዊ ነይሩ ኩለ እንተን ኣብቲ ከባቢ ዘለዋ እንተላይ ሰዑድያ ማለት እዩ እቲ ሃንደባዊ ስርሒት ዝገበርዎ ከዓ ኣብ ከባቢ ባብኣልመንደብ ደይኮነስ ኣብቲ ከባቢ ናይ የመን ደሴታት ዝኮና ተቆፃፂረን ሓደ ክልተ ዝኮና ኣብዚ እዋን እዚ ንደሴት ሓኒሽ ቀሪቦም እዮም ዘለዉ ኣብ ቀረባ እዮም ዘለዉ ማለት እዩ ኣሜሪካን ስዑድያን እዮ ነተን ቀንዲ ሕጂ ናተን መርገፅ ክርአ ዘለዎ ስዑድያ በቲ ናይ ሚድያ ዝጋባሕ ዘሎ ካብ ኣሜሪካ ሓገዝ ሓቲታ ዝኾነ ስጉምቲ ንክዝወስድ ኣሜሪካ ኣብ ልዕሊ እዞም ኣጡቃት ሩሲ ዝብል እዩ ኣሜሪካ ግን ንዓኹም ብናይ ስለያን ናይ ኣካልእ ሓበሬታ ክንሕግዘኩም ንኽእል ኢና ኣብ ልዕሊኦም ግን ዝኾነ ስጉምቲ ክንወስድ ኣይንዘለና ኣብ ዝዋን እዚ ዝብል መልሲ እዩ ዝበሃል ኣሜሪካ ይኹን ስዑድያ ይረጋግፅዎ ነዚ ብሚድያ ዝመፅእ ዘሎ ዓበይቲ ናይ ሚድያ መዓከናት ዝመፅእ ዘሎ ማለት እዩ ኣብቲ ከባቢ ግን ብርግፅ ቶም ሑሲ ነቲ ቀይሕ ባሕሪ ሕጂ ኣብ ሓደ ናይ ዓብዪ ስጋት እዮም ኣውሪሎሞ ዘለዉ ናይ ናፍጣ ይኹን ናይ ካልእ ነገራት ዳርጋ ዋጋ ወሲኺ እዩ ኣብ ዝሓለፈ ሰዓታት ነቲ ተቆፃፂሎሞ ከባቢ ዘለዉ ከባቢ እውን ንኤርትራ ንጅቡቲ እንተላይ ንሱዳን ስጋት እዩ ክፈጥር ምክንያቱ ንበዓል እዚ ናይ ደሴት ሓኒሽ እንተ ተቆፃፂሎሞ ዝያዳ ናብ ባበል መንደብ እንተ ለጊቦም ነቲ ብኡ ዝሓልፍ መራኽብ ዓለም ማለት እዩ ክቆፃፅሮ ይኽእል እዮም እዚ ንጀ እንታይ የርእካ ናይ ኢራን ሓደ እሳት ምውሎ እሳት ኣዋፍሮ ሓይሊ ኣብ ቀይሕ ባሕሪ ኣብ ባበል መንደብ ከምዚ ስጉምቲ ክወስድ ከሎ ባበል መንደብ ኢልካ ናይ ወሽመጥ ዓደን ናይ ሆርሙዝ እቲ ባዕብኡ ኢራን ተቆፃፅሮ ሰለስትኡ ኣብ ታሕቲ ቁፅፅር ናይ ኢራን ኣትዩ ኢሎ ማለት እዩ ንኣሜሪካ ንስዑድያ ንካልኦት ሃገራት ሓደ ዓብዪ በዳሂ ክኸውን ምክንያቱ እቲ ናይ ሁርሙዝ እንዳተዋግእካ ከለካ ብባበል መንደብ ክመፅካ ከለዉ ብጣዕሚ ኣሸጋሪ ክኸውን ንኣሜሪካ እውን ሓደ ዓብዪ ሕቶ ክኸውን ማለት እዩ ኣብ ኩናት ከፍድያ ኣብ ባበል መንደብ ወይስ እንታይ ያ ክትገብር ሳዑዲያ ተኾለን ዲያ ተኾለን ዘበል ሕቶ ኣሎ ሳዑዲያ ተኾለን ራ ተኾለን ከምዛ ይመጋጠመን እንታይ እዮም ገሮም ነተና የመን ሓይልታት የመን ማለት ሳዑዲያ ትድግፈን ሓይልታት ሳዑዲያ ተመሓድሮ መንግስቲ ናይ የመን ኣብ ደገ ማለት እዩ ኣብ ስደት ኣብ ሳዑዲያ ዝቐመጡ እዩ መንግስቲ ናይ የመን ናቱ ሓይልታት ኣብቲ ባሕሪ ነይረን ንኣን ፈሓቢሮምን ኣባሪሮምን ኣዲሞም ካብቲ ቦታ ለቂቆም ሕጂ ሳዑድያ ብኦም ኣቢላ ኣትዋጋ ኣብቲ ከባቢ ናይ ሳዑድያ ሓይሊ ክትብሎ ትኽእል ኢኻ ሳዑድያ ስለትምውሎ ስለተመሓድሮ ማለት እዩ ሕጂ ንዓ ስዕረት እዩ ንኣሜሪካ እውን ሓደጋ ዝኾነ ማለት እዩ ኢራን ኣዋጅ ኣውፅያ ኦረዲ ነዚ ከም ዓወት ትርእዮን ትድግፎን ባዓብ እዩ ንድግፎ ኢና ዝበል ኣዋጅ ኣውፅያ ኣላ ክሳብ ሕጂ ማለት እዩ
5: እሞ ሕጂ ትከብትሮ ዘለካ ምክንያቱ እንታይ ይመስለካ ባበልመድ ማለሲ ናይ ኤርትራ እዩ ናይ ኤርትራ እውን እዩ ማለሲ የመን ኤርትራ ዝመልከት እዩ ሕጂ ኣብ ባበልመንደር ንከይመፁ እዩ ከማንቲ ዓብ ነገር ዋላ ኣሜሪካ ምስ ኤርትራ እውን ዝምድና ክገብር ምስ ጉጅለ ህግደፍን ፅቡቅ ርክባት ናይ ምግባር ዘዘራርብ ከማ ንሱ እዩ ምክንያቱ ኣብ ቀይሕ ባህርን ናይ ባበልመንደር ክቋፀር ዝኽእል ኣብኡ ክህሉ ዝኽእል እሞ እዚ ፅልዋታት እዚ ንኤርትራ እውን ስጋዕ ክንደይ ከቢድ ሓደጋታት ኣሎ ምክንያቱ ምእንትነብሱ ኤርትራ እቲ ተኸፊቱ እቲ ተዓፅዩ ህዝቢ ኤርትራ ስጋዕ ሕጂ ዝረብሐ ነገር የለን ኣብ ምክንያ ግን ጢመትን ቅትራትን እዩ በቲ ኮኑ በቲ ግን እዚ ሓደጋታት እዚ ዋላ ምስ ናይ ኢትዮጵያ ሓይሊ ሰራዊት ኣልክ እቲ ኢትዮጵያ ድሓን ሳይ ንግደፎ ስጋዕ ናይ ውሽጣ ዘይዕረት ደገፍ ከይዳ ትኽእል እያ ግን ፅልዋታት እዚ ምስ ናይ ሕቲ ከዓ ምክንያቱ ሕቲ ሓደ ግዜ ፈኪሮም ነይሮም እዮም እቲ ምስኡ ምስ በዓል ስዑዲ ዝምድናታት ምስ ገበረ ንኤርትራ እውን ሓደ መዓልቲ ከነራኸክበላ ኢና ዝብል ነይሩ ስለዚ ኣብዚ ገፆም ምብፅሖም ናብ ኤርትራ ከንታይ ፅልዋታት ክህልዎ ክእል ኸውን ትብል
0: ኣብ ፅባዕልካ እቲ ተሕዲድ ናብ ኤርትራ መሓላሊፎሞ እዮም ምክንያቱ ምስቲ ዘለዎ እቲ ሰብኣይ እቲ ናይ ኤርትራ ምስ ስዑድያ ኣሎ ይበሃል ዳኣ እምበር ምስ ስዑድያ ኮይኑ ንኤርትራ ዝኾነ ዘርብሕ ነገር ኣይገበረን ምክንያቱ እዚ ክንደይ እዩ ከባቢ 300 ደሴት ኣለዋ ኤርትራ ቀይ ባሓደ ዝበሃል ልዕሊ 1200 ኪሎ ሜትር ኣለዋ ገማግም ባሕሪ ዝበሃል ኩሉ ማዕዱ ስዑድያ እዩ ዘሎ ሓንቲ ኣብ ተግባር ኣይዋዕለን ስዑድያ ንኤርትራ ነዛ ንእሽተይ ሃገር ዘይኮነት ንካልእ ሃገራት እውን ትሕግዝ እያ ማለት እዩ ኣብ ኢንቨስትመንት እሱ ግን ዋላ ሓንቲ ክጥቀመሉ ኣይከኣለን የመናውያን እዞም ሑሲ ሃዲዶሞ እዮም ነይሮም ሕጂ ሑሲ ትናቶም ዓላማ ነታ ባበል መንደብ ንክዓፅዉ እንድዩ ንዓ ኮንትሮል ክገብሩ ንዓ ኮንትሮል ብምግባር ከምታ ዝበልከያ ብዛዕባ ኤርትራ እንታይ እዩ ባበል መንደብ ተዓፅዩ ኣይተዓፅዎን ዋላ ሓንቲ ግን ኣብ ኤርትራ ፅልዋ ነቲ ከባቢ ንኤርትራ ንጅቡቲ ጠላይ ንሱዳን ዓብዪ ፀገም እዩ ክኸውን ምጥታዊ ናይ ካልእ ሓይልታት ክመፅ እዩ እንተዘይኮይኑ ዋላ ናይ ሳዑድያ ውን ክመፅ እዩ ሳዑድያ ንኦም ክትሃድን ክትብል ኣብቲ ከባቢ ናታ ሓይሊ ከተዋፍር እያ ሳዑድያ ዘለዋ ካልኦት ከዓ ግምት እቲኻ ማለት እዩ ስለዚ ኤርትራ እንታይ እያ ክትገብር ኣብዚ እዋን እዚ ቀደም ዘይገበረቶ ሕጂውን ሓንቲ ክትገብር ኣይትኽእልን እያ ምናልባት በዛ ኣጋጣሚ እዚ እውን እቲ ኣበሰራ ዘሎ ስዕረት ስርዓት ምናልባት ይሰዓር ዝኸውን ተስፋ ገብር ኣነ ምክንያቱ በዚ ኹን በቲ ክኸይድ ስለ ዘለዎ
5: ወግን ኣብዚ ሓደ ነገር ኣሎ እዚ ሕጂ ምክንያቱ እዚ ናይ ቀይሕ ባሕሪ ኣባላት ዝተባሃሉ ሱዳን ኤርትራ ናይ በዓል ስዑዲ ናይ ጆርዳን ጅቡቲ ናይ ሶማል ምስ ግብፂ እዚኦም ሓባራዊ ወተሃደራዊ ናይ ስምምዓት ኣለዎም ፀጥታ ናይ ምክባር እውን ዝብል ኣሎ ሕጂ
6: ኩቡራ ሰማዕትና እቲ ናይ ግዜ መደብ ኣብዚ ጠቃስ ስለ ዝኣክል ብተዳሎ መደብ ሕጉሳት ኮኑ ተስፋ ገብር ቁሩብ ደቃይቅ ኣይተወደአትን ቁሩብ ደቃይ ተሪፎ ዝኾነ ኮይኑ ግን ስዕ ብፅቡቅ ቀዳመ ሰንበት ትብል በዚ ኣክንውፅእ
5: እነዚ እቲ ፅልዋታት ንኩሉ ሓበራዊ ስለዝኮነስ ብሓባር ኮይኖም ክምክትዎ ውን ክእሉ እዮም ዝብል ሓሳብ ርእቶውን ክህሉ ክእል ይኮ ኣሎ ምክንያቱ ንዕኦም ካብቲ ስምረት ገይሮም ዋላ ንኢትዮጵያ ንክተኣት ኣይድለይዋ እምበር
0: እዋ ሕጂ እንታይ መብላካ ንባዕሉ እቲ ከባቢ ናይ ቀርና ኣፍሪካ እንተላይ ቀይሕ ባሕሪ ዋላ በዓል ሳዑድያ ወሲኽካ ማለት እዩ ብዛዕባ ናይቲ ከባቢ ዝተገብረ ዝኾነ ነገር የለን ዋላ ናይ እዚ ናይ ንፀጥታ ንስትራቴጂ ንገለ ዝበሃል ኢትዮጵያውያን ዘለዎ ኣብ ኬንያ ኣብ ካልእ ሃገራት ብዙሕ ናይ ሰሚናራት እዩ ተካይዱ ክሳብ ኣብዘቀረባ እዋን ኢትዮጵያ ተሳቲፋቱ ዝነበረት ማለት እዩ ኤርትራ ዘይ